0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብክቡር ኣባ ንጉሰ ፍስሐ ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ዘካየድዎ ናይ ቀረባ እዋን ሃዋርያዊ ዑደቶም ኣመልኪቶም እተፈላለየ ጉልሕ ነጥብታት ብምዝካር ዳግም ልደት ብዝብል መሪ ሓሳብ ኣስተንቲኖም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ረቡዕ ዕለት 30 መስከረም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ እቲ ኣብ ከተማ ፓሪስ ዝርከብ ካቴድራል ኖተርዳምን እቲ ዘሕለፎ ዘሕዝን ፍጻሜን ዘኪሮም ብምሳሌያዊ መንገዲ ነቲ ኣብ ሃገረ ፈረንሳ ዘካየድዎ ሃዋርያዊ ጉዕዞ እውን ብርሃን ክኾኖ ከም ዝኸኣለ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ዕለት 25 ክሳብ ዕለት 28 መስከረም ናብ ሃገረ ፈረንሳ ኣብ ዘካየዱ ሃዋርያዊ ጉዕዞ ናብ ከተማታት ፓሪስን ሉርድስን ኣብ ሰበይን ምብራቕ ፈረንሳ እትርከብ ከተማ መድስን በጽሑ። ኣብቲ ዘካየድዎ ምብጻሕ ምስ ብኣሽሓት ዝቝጸሩ መንእሰያት ኣብ ሓደ ናይ ስፖርት ሜዳ ተራኸቡ። ኣብ ኩሉ ደረጃታት ዕድመ ወዲ ሰብ ንህይወት ምክልኻል ኣድላይ ምዃኑ እውን ኣጉልሑ። ኣብ ኤውሮጳን ኣብ መላእ ዓለምን ሰላም ክሰፍን ድማ ጻውዒት ኣቕሪቦም። ኣብታ ቐዳመይቲ መዓልቲ ሃዋርያዊ ጉዕዞኦም ኣብ ከተማ ፓሪስ ኣብ ዝርከብ ካቴድራል ባዚሊካ ኖተርዳም ጸሎት ዘሰርካ ኣዕረጉ። እዚ ባዚሊካ እዚ ኣብ ወርሒ መያዝያ 2019 ብምኽንያት ባርዕ ሓዊ ዝዓነወ እሞ ኣብ ወርሒ ተሓሳስ 2024 እንደገና ዝተኸፍተ እዩ ዝነበረ። ርእሰ ሊቃነ ጳጳሳት ሊዮን ኣብቲ ዘካፈልዎ ኣስተምህሮ ንኹሎም እቶም ሃንጎፋ ኢሎም እተቐበልዎምን ኣብ መደብ ጸሎት እተሳተፉን ኣመስጊኖም። እዚ ዳግመ ልደት ናይዚ ካቴድራል ንብምሉኡ ሃዋርያዊ ጉዕዞኦምን ንመጻኢ ከምጽኦ ዝኽእል ፍረታትን ንኽንርዳእ ብኸመይ ከም ዝሕግዘና እውን ኣጉልሑ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ እቲ ኣብ ኖተርዳም ዘጋጠመ ባርዕ ሓውን እቲ ስዒቡ ዝመጸ ዳግመ ህንጸትን ኣብ ኩሉ ደረጃታት ኣወንታዊ ምላሽ ከም ዘለዓዓለ ወሲኾም ገለጹ። ኣብ መንጎ ቤተ ክርስቲያንን መንግስትን ህዝባዊ ትካላትን ሲቪላዊ ማሕበረሰብን ናይ ምትሕብባር ኣብነት ከኣ እዩ ዝነበረ። ልግሲ ግብረ ሰናይን ኣበርክቶ ክኢላታትን ሰብ ጥበብን ሰራሕተይናታትን ብዝበለጸ ንምጥቃም ድማ ሓጊዙ ይበሉ። እዚ ንሓባራዊ ረብሓ ዝተገብረ ውህደት ንትካላት ፖለቲካውን ማሕበራውን ሓይልታት ከምኡውን ንዅሎም እቶም ሲቪላውን ቁጠባውን ሓላፍነት ዘለዎም ሰባት ልሙድ ክኸውን ኣለዎ ይብሉ ርእሰ ሊቃነ ጳጳሳት። ነዚ መልእኽቲ እዚ ምስ ሰበ ስልጣን ሃገረ ፈረንሳይ ኣብ ዘካየድዎ ኣኼባን ኣብቲ ኣብ ማእከላይ ቤት ጽሕፈት ዩኔስኮ ኣብ ዘቕረብዎ መደረን ከም ዘመሓላለፍዎ እውን ገሊጾም። ርእሰ ሊቃነ ጳጳሳት ኣብ ከምዚ ዝኣመሰለ ምትሕብባር እተመስረተ መሰረታዊ መለክዒ ክብሪ ወዲ ሰብ ኮይኑ እዩ ዝረኸብዎ። ርእሰ ሊቃነ ጳጳሳት ሊዮን ኣብ መንጎቲ ኣብ ኖተርዳም ዝዓረገ ጸሎት ዘሰርክን ከምኡ ውን ድሕሪ ሓጺር እዋን ምስ 80,000 ዝኾኑ መንእሰያት ኣብ ናይ ስፖርት ሜዳ ፓሪስ ዘዕረግዎ ጸሎተ ንዋምን ዘይርሳዕ ናይ ጸሎት ምንቅስቓሳት ከም እተኻየደ መስኪሮም። ክልተ ምሉእ ብምሉእ እተፈላለዩ ቦታታት ግን ከዓ ክልተ ተመሳሰልቲ ፍጻሜታት ኮይኖም ዳርጋ ብመንፈሳዊ መዳይ ሓድነት ዘለዎም እዮም ዝነበሩ። እንታይ እዩ ዘጣመሮም? እታ ቤተ ክርስቲያን ብእምኒ ወይ ብስሚንቶ ዝቖመት ዘይኮነትስ በቶም ጐይታናን መድሓኒናን ኢየሱስ ክርስቶስ እተፈቕሩ ሰባት ዝቖመት ክንዲ ዝኾነት እያ። እቲ ናይ ስፖርት ሜዳ ብሓድሽ ወለዶ ሃገረ ፈረንሳይ መሊኡ ነበረ። ብምኽንያት ዕድሚኦም ዘይኮነስ ብምኽንያት መንፈሶም ከምኡውን ናይ ልብን እምነትን ነጻነትን ሓድሽ ወለዶ ፈረንሳይ ከም ዝነበሩ ኸኣ ርእሰ ሊቃነ ጳጳሳት ገሊጾም። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ እቲ ዝዝምርን ዝጭድርን ግን ከዓ ስቕታን ጽሞናን ከምኡውን ንሓቅን ፍቕርን ሃረር ዝብል ልቢ ዝገልጽ ኣቓልቦን ስምዒታውን ገጽ ከም ዝነበረ ብምምልካት ኣስዕብ ኣቢሎም ድማ እቲ መደብ ጸሎተ ንዋም ዓብዪ ምልክት ተስፋ እዩ ዝነበረ ብምባል መስኪሮም ርእሰ ሊቃነ ጳጳሳት እዚ እውን ተመሳሳሊ ተስፋ እዩ ዝነበረ ኣብቲ ሰባት በብመዓልቱ ንኽብሪ ደቂ ሰብ ብፍቕሪ ንምግልጋል ዝውፈይሉ ማይሶም በኪታ ዝበሃል ማእከል ስደተኛታት ኣብ ዝገበርዎ ምብጻሕ እተራእየ ተስፋ እውን እዩ ዝነበረ ከምኡ ውን ርእሰ ሊቃነ ጳጳሳት ዝጠቐስዎ ካልእ ምልክት ተሓድሶ ኣብ ዝቐረባ ዓመታት ኣብ ፈረንሳ ቁጽሮም እናወስኸ ዝኸይድ ዘሎ ሓደስቲ ተጠመቕቲ መንሰያትን ዓበይትን እዩ ዝነበረ ኣብቲ ኣብ ከተማ ፓሪስ ዝካየድ ዘሎ ናይ ክልላዊ ጉባኤ ሲኖዶስ ኣኼባ ብምስታፍ እውን ኣተባብዕዎም ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ኣብቲ ኣብ ማእከል ቅርዓት ከተማ ፓሪስ ዝርከብ ፒያሳ ፓላስ ደላ ኮንኮርድ 700,000 ዝኾኑ ምእመናን ንዘዕረግዎ መስዋዕቲ ቅዳሴ እውን ዘኪሮም እዚ ድማ ምእመናን ነቲ ውሩይ ጎዳና ኣቬኑ ደላ ቻምፕስ ኤሊሴ ክሳዕ ኣርክ ደ ትሪንፌን ዝበጽሕ ጎዳና መሊኦሞ ከም ዝነበሩ ብኣድናቖት ይዝክሩ ኣብ እዋን ቅዱስ ቁርባን ሰብ ቅዱስ ቁርባን ክቕበል ከኣለ በዚ ከምዚ ድማ ኣብ ኩሉ ቦታ ተዘርጊሑ ነበረ በሉ እዚ ናይ ሓቂ ዳግመ ህንጸት እዩ ዳግመ ህንጸት እታ ቤተ ክርስቲያን ብኣማላድነት ቅድስቲ ድንግል ማርያም እማ ኣምላኽ ጥራይ ክርከብ ዝከኣል ድማ እዩ ዝነበረ ክብሉ እውን ወሲኾም መስከሩ ብድሕሪ እዚ ርእሰ ሊቃነ ጳጳሳት ናብቲ ናብ ከተማ ሉርድስ ዘካየድዎ ንግደት ምልስ ብምባል መቕደስ ስልጣኔ ፍቕሪ ቢሎም ብምጽዋዕን ከምኡውን ናብ ካልኣይ ክፋል ሃዋርያዊ ጉዕዞኦም ናብ ሉርድስ ናብቲ ህቡብ ቤተ መቕደስ ቅድስቲ ድንግል ማርያም ከም ዝበጽሑ ኣዘንተው ኣብ ሉርድስ ጐይታ ብሓልዮት ኖና ቅድስቲ ድንግል ማርያም ንዅሎም ነጋድያን ብፍላይ ከኣነቶም ብስጋን መንፈስን ዝሓመሙ ናይ ተስፋን ዳግ መልደትን መልእኽቲ የመሓላልፍ በሉ ብግህዶ ከረጋግጾ ዝደሊ መልእኽቲ እንተሃልዩ ነፍሲ ወከፍ ሰብኣዊ ህይወት ኣብ ዝኾነ ይኹን ኩነታት ወላ እውን ኣብ ኣዝዩ ድኽመት እውን ከይተረፈ ዘይገሃዝ ክብሩ ይዕቅብ ብሰብኣዊ ርሕራሕን ብሓገዝ ስነ ፍልጠትን ካብ ስቓይ ናጻ ክኸውንን ክሕገዝን ይግባእ በሉ ብተወሳኺ እውን ምስ ጕጅለ ግዳያት ዓመፃ ዘካየድዎ ርክብ እውን ዘከሩ ኣባኡ ድማ ንኻልኦት ግዳያት ፍቓዶምን ናይ ቤተ ክርስቲያን ድሌትን ክገልጹ ክሕግዝዎም ሓተትዎም ነቲ ኣብ ህይወቶም ዝወረደ ስቓይ ክርድኡን ከምኡውን ማህሰይቲ ንምክልኻል ክዓዩን ክሕግዝዎም ኣተባብዕዎም ኣብ ሉርድስ ርእሰ ሊቃነ ጳጳሳት ኣብቲ በብመዓልቱ ኣብ ቤተ መቕደስ ዝካየድ ናይ ሽምዓ ምብራህ ስነ ስርዓትን ጸሎተ መቝጸርያን ተሳቲፎም ትማሊ ድማ ኣብ እዋን ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ንዝተሳተፉ ኢጣልያውያንን ጀርመናውያንን ኣብ ዘመሓላለፍዎ ቃል ሰላምታን ምሕፅንታን ኣብዛ እትመጽእ ወርሒ ጥቅምቲ ምእንቲ ሰላም ጸሎተ መቝጸርያ ምጽላይ ኣድላይ ምዃኑ ኣትሪሮም ተዛረቡ ኣብ መወዳእታ ርእሰ ሊቃነ ጳጳሳት ናብቲ ብኻልኣይ ውጋእ ዓለም ዝዓነወ ዞባ ፈረንሳን ኤውሮጳን ናብ ከተማ መትሲ ዝገበርዎ ምብጻሕ ከምኡውን ብዛዕባ ሳልሳይን ናይ መወዳእታን ክፋል ሃዋርያዊ ጉዕዞኦም ጠቒሶም መግለጺ ኣካፈሉ ነቲ ሓደ ካብቶም መስረቲ ሕብረት ኤውሮጳ ዝኾነ ሮበርት ሹማን ብምጥቃስ ንመብዛሕትኡ ህይወቱ ኣብ ከተማ መትሲ ዘሕለፈን ድሕሪ ካልኣይ ውጋእ ዓለም ሰላም ዘስፋሕፍሐን ከም ዝነበረ መስከሩ ዘመናዊት ኤውሮጳ ብርግጽ ድሕሪ እቲ ውግእ ዘስዓቦ ዕንወት ከም ውጥን ሰላም መጠን እያ ተወሊዳ እቲ ኣብ ከተማ ፓሪስ ኣብ ዝርከብ ባዚሊካ ኖተርዳም ዘጋጠመ ባርዕ ሓዊ ኣብ ካልኣይ ውጋእ ዓለም ንኤውሮጳ ዘጋጠማ ኩነት እዩ ዝመስል ዝነበረ ክንብል ንኽእል ብምባል ርእሰ ሊቃነ ጳጳሳት ገሊጾም ኤውሮጳ ድማ ኣብቲ ኣብ መንጎ ህዝብታት ዘሎ ዲሞክራስን ሓድነትን ሕውነትን እተመስረተ ብክርስትያናዊ መበቆል ዝግለጽ ዳግም ተወሊዳ እያ ሎሚ እውን እንተኾነ ኣብዚ መሰረትን በዛ ኣገዳሲ ናይ ህይወት ደምን እዩ እቲ ውጥን ኤውሮጳ ኣብ ዝያዳ ዓለም ለኻዊ መድረኽ ክትሕደስ ዘኽእላ እዩ ዝነበረ ኣብዚ መዳይ እዚ ኣብ መንጎ ሃይማኖታት ዝግበር ዘተን ዝርርባትን ኣገዳስነት ከም ዘለዎ እውን ጠቒሶም ምስ ተወከልቲ ዝተፈላለየ ሃይማኖታት ኣብ ከተማ መትሲ ዘካየድዎ ኣኼባ ብምዝካር እውን ናይ ከተማ መትሲ ጻውዒት ንምዝርራብን ሰላምን ከም ዝኸተመ እውን ገሊጾም ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ ካልኣይ ውጋእ ዓለም ነቶም ቋንቋ ጣልያን ዝዛረቡ ምእመናን ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ኣብ ዝሓለፈ ሰንበት ዕለት 27 መስከረም ኣብ ቦሎኛ ብ1944 ብወተሃደራት ናዚ ተቐትሉ 3 ሰማእታት ካህናት ብጽናዎም ከም እተኣወጀ እውን ጠቒሶም እዞም ኣገልገልቲ ኣምላኽ ዝገበርዎ ዝለዓለ መስዋዕቲ ኣብዚ ዘመን እዚ ንዘለዉ ክርስትያን ምእመናን ብፍላይ ኣብ እዋን ፈተና ኣብ ጐና ኣሕዋቶምን ኣሓቶምን ደው ንኽብሉ ትብዓት የርኢ ክብሉ መስከሩ። ርእሰ ሊቃነ ጳጳሳት ቀጺሎም ነቲ ዓለም ህይወት ምእንቲ ኽትረክብ ዝብል ጭርሖ ናይቲ ሃዋርያዊ ጉዕዞኦም ብምዝካር እቲ ዘካየዱ ሃዋርያዊ ጉዕዞ ብዙሕን ነባርን ፍረ ከም ዘምጽእ ተስፋ ብምግባር ምስክርነቶም ዛዘሙ። ነቶም ቋንቋ ፖርቱጋል ዝዛረቡ ነጋድያንን መንፈሳውያን በጻሕትን ኣብ ዘካፈልዎ ቃል ሰላምታ ድማ እቲ ኣብ ፈረንሳ ዝርኤናዮ ንጐይታናን መድሓኒናን ኢየሱስ ክርስቶስ ዘላትና ፍቕሪ ዝገልጽ ህዝባዊ ምስክርነት ንመላ ቤተ ክርስቲያን መተባብዒ ይኹን እምነትና ኣይንሕባእ ክብሉ ተላበዉ። ርእሰ ሊቃነ ጳጳሳት ነቶም እንግሊዘይና ዝዛረቡ ምእመናን ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ከኣ ነቶም ካብ ጳጳሳዊ ኮሌጅ ኣየርላንድ ዝመጹ ተምሃርቲ ዘርኣ ክህነትን ከምኡውን ነቶም ብዕለት ሓደ ጥቅምቲ ኣብ ጳጳሳዊ ኮሌጅ ሰሜን ኣሜሪካ ብተኻየደ ስርዓተ ሲመት ዲቁና ተሳተፉ ነጋድያንን እውን ፍሉይ ሰላምታ ኣቕረቡሎም። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት መስቀል መስከረም 24/2017 ዓመተ ምህረት ነዚ ሰንበት እዚ ዘሰኒ መዝሙር መስቀልከ እግዚኦ ተሰብሐ፣ መስቀልካ ተመስገነ፣ ሓይሊ መስቀልካ እሱራት ፈትሐ፣ ሓይሊ መስቀልካ ለምጻማት ኣንጽሐ፣ ሓይሊ መስቀልካ ሙታን ኣንሥአ። ሰንበት ንሰብ ዕረፍቲ ኢሉ ሰርዐ፣ መስቀልካ ተመስገነ፣ ኦጐይታ ሓቂ ዝኾነ ቓልካ ዓዘዘ። ምስባክ ወኣጽንኦ እግዚኦ ልዝንቱ ተሰራእከ ለነ ውስተ ጽርህከ ዘኢየሩሳሌም ለከ ያመጹኡ ነገሥት ኣምሃ ነቲ ንኣና ዘድሓንካሉ ሓይልኻ ግለጾ ስለቲ ኣብ ኢየሩሳሌም ዘሎ ቤተ መቕደስካ ንነገስታት ውህበት ከምፅኡልካ እዮም። መዝሙር 68 ካብ ቁዕፅ 28 ክሳብ 29 ቃል ወንጌል ካብ ወንጌል ዮሃንስ ካብ ምዕራፍ 3 ካብ 13 ክሳብ 17 ወንጌል ዘዮሃንስ ብጀካ እቲ ካብ ሰማይ ዝወረደ ወዲ ሰብ ናብ ሰማይ ዝዓረገ ሓደ እኳ የልቦን ብውኡ ዝኣምን ዘበለ ኩሉ ናይ ዘለኣለም ህወት ምእንቲ ክረክብ እምበር ከይጠፍእሲ ከምቲ ሙሴ ኣብ በረኻ ነተመን ዝሰቐሎ ወዲ ሰብ ድማ ከምኡ ክስቀል ይግባእ እዩ። በቲ ሓደ ወዱ ዝኣመነ ዘበለ ኩሉ ናይ ዘለኣለም ህወት ምእንቲ ክረክብ እምበር ከይጠፍእሲ ኣምላኽ ንወዱ በጃ ክሳዕ ዝህብ ክሳዕ ክንዲዚ ንዓለም ኣፍቀራ። ምክንያቱ ኣምላኽ ንወዱ ናብ ዓለም ዝለኣኾ ዓለም ብኣብኡ ምእንቲ ክድሕን እምበር ንዓለም ክፈርድ ኢሉ ኣይኮነን። ዘመነ መስቀል ካብ 17 መስከረም ክሳዕ 25 መስከረም ዘሎ እዩ። ድሕሪ በዓለ መስቀል ክልተ ሰናበቲ እንተወዓለ ክልቲኡ ሰናበቲ ሰነበት ዘመስቀል ብዝብል ይፍለጥ። ንባባት እውን ምስ መስቀል ዝተተሓሓዘ ይንበብ። መስቀል ኣብ ክርስትያናዊ እምነትና መሰረትን ቀንዲ ምልክት ድሕነትናን እዩ። ዝዓበየ ህያብና መስቀል እዩ። ኣብ መስቀል ክንርኢ ከሎና ኣብ ውሽጥና ዝስምዓና ፍሉይ ነገር ኣለና። ኣብ ኩሉ እንገብሮ ጸሎታትና ብመስቀል ንጅምሮ፣ ብመስቀል ንዓጽዎ። ኣብ ቅዳሴና ደጋጊምና ትምህርቲ መስቀል ንገብር። ኣብ ቤትና፣ ኣብ ቤተ ክርስትያንና፣ ኣብ ብዙሕ ነገራትና መስቀል ክፍሊ ህይወትናን መንነትናን እዩ። በዚ ከዓ መስቀል ሓይልና፣ ተስፋና፣ ጽንዓትና እዩ ንብል። ኣብ ብሉይ ኪዳን ሙሴ ኣብ እምባ ሆሬብ እምባ ኣምላኽ ብዝብል ዝፍለጥ ምስ ኣምላኽ ከም ዝተዛረበ ንርብብ። ኣብኡ እግዚኣብሄር ኣብ ዝነድድ ቁጥቋጥ ኮይኑ ተዛሪብዎ፣ ግን ሙሴ ካብኡ ርሕቕ ኢሉ ተዛሪብዎ። ምክንያቱ ኣብ ቅዱስ ቦታ ደው ኢሉ ስለ ዝነበረ። ኣብቲ እዋን ሙሴ ጥራሕ እዩ ምስ እግዚኣብሄር ክዛረብ ዝኽእል ዝነበረ። ኩሉ ግዜ ከዓ ቅድሚ ምስ ኣምላኽ ምርኻቡ ወይ ምዝራቡ ንገዛእ ርእሱ ክንጽሕ ኣለዎ። እግዚኣብሄር ኣብ እምባ ደብረ ሲና ብደመና ተኸሊሉ ክወርድ ምስ ወሰነ ኩሎም እቶም ህዝቢ ንገዛእ ርእሶም ክንጽሑ ኣለዎም። ክልተ መዓልቲ ከዓ ይወሰድ። ወላውካ ነፍሶም የንጽሑ ነቲ እምባ ክትንክፉ ኣይፍቀዶምን እዩ። እዚ ከዓ ዋጋ ሞት የኽፍሎም እንተሰዓርዎ። ሙሴ ጥራሕ እዩ ኣብቲ እምባ ክድይብ ዝኽእል ዝነበረ። እስራኤላውያን ኣብቲ እግሪ እምባ ጥራሕ እዮም ክቐርቡ ዝፍቀደሎም ዝነበረ። ሙሴ ኣብ ነፍሲ ወከፍ ንእግዚኣብሄር ክዛረብ ኣብ ዝቐረበሉ ካሕሳ ሓጢኣት ክገብር ኣለዎ። ዝኾነ ጉድለት ዘይብሉ ንእሽቶይ ተባዕታይ እንስሳ ዝራብዕ ወይ በጊዕ ክቕርብ ኣለዎ። እዚ መስዋዕት እዚ ኣብ ድንኳን ክኣቱ ምስ ኣምላኽ ክዛረብ ክራኸብ ይኽእሎ ነይሩ። እንተኾነ እዚ መስዋዕቲ ግዜያዊ ቅድስና እዩ ዘውህቦ ዝነበረ እምበር ነባሪ ፍቓድ የውህቦ ኣይነበረን። ብተበሳሳሊ መገዲ ድሕሪ 1300 ዓመታት ኣብ ግዜ ኢየሱስ ሊቀ ካህናት ኣብ ቤተ መቅደስ ክኣቱን ኣብ ቅዱስ ቅዱሳን ምስ ኣምላኽ ክራኸብ ናይ ሓጢአቱ መስዋዕቲ ክዕርግ ኣለዎ። እዚ ከዓ ዝኾነ ጉድለት ወይ መኸላእታ ዘይብሉ ተባዕታይ ብዕራይ ወይ በግዕ ክስው ኣለዎ። እዚ ኣብ ግዜ ብሉይ ኪዳን እዩ ነይሩ። ዝዕግፍ ፍታሕ እውን ኣይነበረን። ምክንያቱ ኣምላኽ ምስ ነፍሲ ወከፍ ክራኸብ እምበር ምስ ሊቀ ካህናት ጥራሕ ክራኸብ ይደሊ ኣይነበረን። ከምኡ ምስ ነፍሲ ወከፍ ኣብ ዝኾነ ግዜ ቀትሪ ይኹን ለይቲ ክዛረብ ይደሊ እዩ። ስለዚ ካሕሲ ሓጢኣት ኣድላይ እዩ ነይሩ። ግን ንኩሉ ግዜ ሓጢኣትና ዘጥፈኣልና ዝኣልየልና ንደሊ። ናይ እንስሳ መስዋእቲ እኹል ኣይኮነን። መስዋእቲ ወዲ ሰብ ክኸውን ኣለዎ፣ ነባርን ንኩሉ ግዜን ክኸውን። ክርድኦ ዘለና ኣምላኽ ብመስዋእቲ ወዲ ሰብ ዘይተሓዝ እዩ። ምክንያቱ ንሓደ ሰብ ምእንቲ ድሕነት ካልእ ሰብ ኢሉ ክስውእ የብሉን። ነዚ ነቲ ኣብቲ ኣብርሃም ንወዱ ይስሓቅ ኣብ እምባ ሞርያ ክስውኦ ምስ ቀረቦ ደውበል ኢልዎ ሽዑ ኣብ ክንድኡ ብዑል ከምዝስዋዕ ገኮይኑ እግዚኣብሄር ካብ መጀመርያ ንሱ ነቲ መስዋእቲ ዝኸውን ክቕርብ ከም ዘለዎ ይፈልጥ ነይሩ። መስዋእቲ ንመጋረጃ ነቲ ኣብ ቅዱስ ቅዱሳን ዝነበረ ካብ ርእሲ ክሳብ ታሕቲ ዝቐድድ እሞ ሽዑ ንነፍሲ ወከፍ ኣብ ቅዱስ ቅዱሳን ከም ዝኣቱ ዝገብር፣ ምስ ኣምላኽ ኣብ ዝደለይዎ ግዜ ከም ዝዛረቡ ዝገብር። እዚ ኣብ ግብሪ ክበፅሕ ኣምላኽ ኣብ ዓለምና ከም ሰብ ኮይኑን ንገዛእ ርእሱ መስዋእቲ ክኸውን ክኣቱ ኣለዎ። ነዚ ከዓ በቲ ስጋ ዝለበሰ ወዱ ካብ ድንግል ማርያም ተወሊዱ ኣብ እምባ ሞርያ ብምስውኡ ብግዜ ኢየሱስ ቀራንዮ ብዝብል ዝፍለጥ ዝነበረ ፈፂምዎ። መስዋእቲ መስቀል ሓዲስ ምዕራፍ ኣብ ሂወት ነፍሲ ወከፍና ፈጢሩ። ኣብ መስቀል ክነስተንትን ከለና ኣተኩና ክንጥመቶ ከለና ኩሉ ግዜ ዝለዓል ሕቶ ኣሎ። ስለምንታይ እዩ እቲ ከኣል ኩሉ ፈጣሪ ዓለም እንከሎ ንገዛእ ርእሱ ከም እምንቲ ወላ ሓንቲ ሓይሊ ዘይብሉ ኮይኑ ብገዛእ ፍቓዱ ክሳቀ፣ ክንዓቅ፣ ክዋረድን ክንፀግን ክኸውን ክፍቅድ ዝተገደደ? እዚ ብዓብኡ ክንሪኦ ከለና ምስጢር እዩ። ብዓይኒ ርድኢት ሰብ ክትሪኦ ከለካ ግን ኣይርዳእካን፣ ወላ ትርጉም እውን ትስእነሉ። ብዘይ ምውራድ ብዘይ ምንኣስ እዚ ኩሉ ከይወረዶ ከድሕነና ምኽኣል ነይሩ። ግን ስለምንታይ ነዚ መሪፁ ይኸውን? ሕቶታትና ብዙሕ ክንሓስብ ክነሰንትን ይገብረና። ስለምንታይ እዚ ኩሉ ስቃይ ምእንታይ ክቕበል ተገዲዱ? ኣብ ዓሚቑ ሓሳብ ከምንኣቱ ይገብረና። ነዚ ክንሓትት እንተኸኣልና ሽዑ ኣምላኽ ክሳብ ክንደይ ከም ዘፍቅረኒ ከለሊ ክርኢ ይኽእል። እዚ ፀጋዚ ካብ መንፈስ ቅዱስ ይወሃበኒ እሞ ነቲ ኩሉ ኣምላኽ ዝገበረለይ ክርኢ እኽእል። ሽዑ እምነትን ናይ ምስጋና ርክብን ምስኡ እፈጥር። እምነት ከም ዝርዳእ ኣይገብረንን እዩ፣ ንወዲ ኣምላኽ ከም ዝኣምን ይገብረኒ። ንሱ ብገዛእ ፍቓዱ ብምሉእ ድልየት ምእንታይ ክሳቀይ፣ ክዋረድ፣ ክስዋዕ እሞ ካብ ሓጢኣተይ ከም ዝድሕን ኣብ ቅዱስ ቦታ ብትብዓት ደው ኢለ ኣብ ጥቕኡ ምስቲ ፈጣሪየይ ምስኡ ከም ዝኸውን ገይርኒ። ነቲ ቅዱስ ጳውሎስ ዝብሎ ከም ዝኣምን ገይርኒ። ንሱ ብባህርኡ ኣምላኽ እኳ እንተኾነ ነቲ ምስ ኣምላኽ ዝነበሮ ማዕርነት ኣይገድፍን ኢሉ ኣይተኸራኸረን። እንተኾነ ሰብ ብምዃን ብመልክዕ ባርያ ብምውሳድ ብገዛእ ፍቓዱ ንርእሱ ድኻ ገበረ። ፊልጵስዩስ ምዕራፍ 2 ቁፅሪ 6 ክሳዕ 17 ምእንታይን ምእንታኻትኩምን በዚ ከዓ ዘለዓለማዊ ህወት ክንረክብ። እምነት ንኩሎም ሕቶታት ኣይምልስን እዩ ወይ ብምሉእ ንኣምላኽ ከም ንርኢ ከም ዝርዳእ ኣይገብረናን እዩ። ብርግፅ ይርዳኣኒ እዩ ኣምላኽ ምስጢር እዩ። ኩሉ ግዜ ከዓ ከምኡ እዩ። እንትኾነ ምስጋና ንመንፈስ ቅዱስን ቅዱስ መፅሓፍን ጸሎትን ዕለት ዕለት ኣብ ጉዕዞ ህወተይ ብዛዕባኡ ብመጠኑ ከም ዝርዳእን ከም ዝፈልጥን ዝገበሩኒ ምንባረይ በቲ ኣብ መዓልቲ ጥምቅተይ ዝተቐበልኩ ሓይሊ መንፈስ ቅዱስ እዩ። ነፍሲ ወከፍና ዓመታት ህይወትና ክንርኢ እንተኸኣልና ኣብዘን ዕለታት ብዓይኒ እምነት ኣብ መስቀል ቋሕ ኣቢልና እናርአና ነቲ ዝሓተትናዮ፣ ነቲ ዝደለናዮ፣ نتي زخاكو حناي ملس سلازحبنا ايو نسو ابانا مسيون افد جمحرتو سلازخفتلنا افد امنتون كفيتلنا مسو خلنا اب مسكل كريستوسكم حادي تسكيمو اب تلعلو كل زخني كردو زي خيل زوس دن خوينو ايو سمعني اب مسكل ريو زخالي اب او تمرت فقري ملغت دحنت ملغت تصفى سلام الله مسكل مود سعرن نتي تصفى قريصو ابدنا مود زنبري اب تصفى انتن سعين زب صحي ملكت ارما دحنتنا ايو قدس يوحنس ترقو مسكلن فريو خرد عنا ايلو بتحاد ودو زامن زبالي هيوت من تخركب امبر كيت افسي املاخ ودو بجاخ سعزهب كسع كندزين عالم افكارا يوحنس 3:16 زي هيوت زركب بت يسوس امسكل بجاخ وينو بموتو زمصو ايو موت يسوس ستزعابي مجلس فقر اغزابير ابو لنفس وقفنا ايو ابتانا مچرش ادرار مسحوارياتو زبلعه يسوس كم زيلوم سب كابتي اب كند عرخو نهيوتو بجا احليفو زهب زعب فقر يبلون يوحنس 10:15-13 بار يوحنس ونجيلاو قليصو خمز بلنا املاخ نودون اب عالم زلاخو عالم باو من تخزحن انبر نعالم كفر ديلو ايكونن يوحنس 3:17 كلنا اب اوخن ملس كنصح ترقوم موت يسوس تردئنا اب قدس يوت كنملس زعدم مسوا مسواعتا ايو املاخ اب حطيات اب قيمتان كفاتن كنبر ايدلنيو كابوديقنا يزلنا خنتنس كنبرابر ابل لخو النان مقدن السحاخ نتعاحز امو اب بيت ابونا خن اتو نسوا علنا ودس بزقوان نترقوم مسكل كيرئي زعور سبز فوتورون زبلون نلبي قلبيبو عرات لبن حلنان يتكعو نرئلنا نسقلت ايسوس زي ملكعو زتحزو كوناي مملكعي ترأيو اب كسادم زو زبلوو اب قلس اوتاتات كا ملكت مسكل ولا زي امن خقبرو خطرئي كساب كندي ترقوم مسكل كمزت فعنا زرئيو اب مسكل كنملس علنا ايسوس زفكرني ناتي زبلو خلو علتاو مسكولو صيرو يكتلني لنا ابادو زخونة تسفا اي حبنان اب چبوت كن سوگرون كن گوبرون زلنا ايو نگيرنا نفسو وكفنا انس ارو مسكال اللونا اتس اگم مجمريا مسكال كبيديو كابانا خحلف كن عرف كن اوردو ندلي مخنياتو ببهرنا حسم كانزا سقاي يخبدنا ايو نخبيد نگر كتس ارو قليل اي كوانان يسوس نتخبيد مسكال اب قراني اب صحو اب او ميتو ادحننا نحنا ون نخبيد مسكالنا صيرنا اب ناي نفسو كف قرانيو اب صحنا كن كئلا لنا زتو هبكا مسكال اب قراني ادحنات كتب صحو ايو كال اي مسكالنا اين للنينا اب عالم زتفل علي مساقل اللو نفسو كفنا مسكالنا خن للي ويكن قبل نخئل يلنا انتا ايو خصورو زلون مسكال حما طباي وي امل ديو نسبات كفكر زي مخالي ديو كمحر كلوت زي مخالي ديو بحادياتي زي منزاز ديو مسكالنا قللينا ابدحنتنا خلوت قلنا سالساي مسكال زيسال عالمينا زلنا عالمنا لومي ميتشوت نقايت عامني انزب المنفس زيسخنو عالمينا اننبر زلنا حاو نحاو سأليو موتو بچكاني خقلس انرئيو زلنا اوانينا زلنا مسكال حصوتيو نبلع نستي دحرواي اين فلطون زبل عالمينا زلنا يسوس قن اب عالم اللخون قن عالم هايكون كميني بلنا اذا حساويت عالمنا كين التالي للا مستو عال نمسكلنا اب لبنا احدينا خندبرا لنا قدس باولوس اب سب فيليب اسيس اب زي صحفانة يسوس كريستوس ما انت دحنتنا ايلوزو تقبلون زخونن انا قلت ايه كنستنتن امو كنحدس يزخاخرنا اتي اب كريستوس يسوس زي نبرا التحساسبا ابا خاتكم يهالو يبلنا نزخر الدئي لو يسوس نقزا رسو امن تغيرو يبلنا قال نقالو ترحو قبر مالتيو ازخاء نانا خاب تحتي اب تزل عليه كب كبلنا الو ايو يسوس اب مسكال كموتن كلو اب حدي سواتيو زسقا قرانا ازخاء تنسا ايو ودي تنسا اي مخان مالت هيوات سماي من بار مالتيو حديس فترت حديث يواتن ركبن زحبر ملكت يسوس يبل قدس باولوس سب مخان ملكع بهاريا بموسات بجزاء فقدون الرؤوس دخا إمن تجبرة أزز جبرين أنا خجل قليلي إيو بهرينا بملؤو بزي كحاتيات لبيسو أزت راح يكونن نجزاء رؤوس أو زت حاتي أوريدو زخف أموت عم مسكال تقبلو أز كل أز جبرة سماوي أبون نفس وكفنا خساب كندي كم زفكرنا كرينا إلي إيو بمخنيات رؤوسو بمهاب إمن تي بمجبرن أملاخ العلو كله لعلا بلا لعلو كل السم زخون السم كأهبو سلازي نخبر اسم يسوس أب سماين مدرن أب تحت مدرن زلو كله فترة ببركو كم بركة خيو نخبرك زي أبير أب بوخا يسوس كرسوس قويتا خم زخوني كأمن إيو فيليب إيسي اسم عراف كل التخاب تشعة تقصى عصر تحادي مسكل أب أمنة كرسنا أمبار أب كل عبي كبري زوهابون وهو أبيلنا أمنتنا أن قل صلون إيو بزخاء مسكل أب أبيات كريستياناتنا أب غزانا أب أبيات تمرتنا أب كل محوراتنا كملكت أمنتنا مسعلو كل أمنتنا مس مسكلات حزنا نقلصو مدحنينا يسوس كريستوس كبر مسكلن زلونا رديد كقلص إلو خمزي لنا اتمسكولوس أيرو دد حري زي سعب نآي آي بكعنيو هيوتو زرخبا خطفا إيو هيوتو منتاي زدفا خطفا كرخبا إيو ما تيوس معرف عصرته كاب قطر سلاسان شو من تنكس عصران تشعات و يسوس بموتكا موتنا أطفاكا بتنسى أي خان هيوتنا عند حدس كايو مسكلنا سينا صعبكا سأقخا أبزحلنا و مريم عدينا نمسكل بزي أزاز ترداكي يخمو مسكلنا خنصور نودخي كنصعب حقزنا بروخ سنبت أبانو قسي فسحا

0: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ።
1: يتبارك يسوس كريستوس لاوليتور يسوس كريستوس

0: ብራድዮ ቫቲካን ይሆም ዘለኹም
1: My sovereign liege, two women stand and

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 5 ጥቅምቲ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንናይ ሰበኻ ኦክላሃማ ሕቡራት መንግስታት ኣሜሪካ ጳጳስ ንብፁዕ ኣቡነ ፖል ስታግ ኮክሊን ሰዓብቶምን ንናይ ሰበኻ ኦራን ኣርጀንቲና ጳጳስ ንብፁዕ ኣቡነ ሉዊስ ኣንቶኒዮ ስኮዚያን ንቐዳማይ ሚኒስተር ሪፓብሊካዊት ሃገረ ስሎቬንያ ጃኔዝ ጃንሳንን ሰዓብቱን ንልኡከ መንግስቲ ሃገረ ኦስትርያ ናብ ቅድስቲ መንበር ንማርኩስ በርግማንን ንተወከልቲ ማሕበር ሰራሕተኛታት ሃገረ ቫቲካንን ማሕበር ደቂ ኣንስትዮ ሃገረ ቫቲካንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 5 ጥቅምቲ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ዝሓለፈ ቀዳም ምስ ኣባላት ዓቀብቲ ጸጥታ ሃገረ ቫቲካን ጀንዳርሜሪ ኣብ ዘዕረጎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ዋና ጸሓፊ ቅድስቲ መንበር ብፁእ ካርዲናል ፔትሮ ፓሮሊን ምስ ናይ ኢጣልያ ዕለታዊ ጋዜጣ ላ ሬፑብሊካ ዘካየድዎ ቃለ መሕትት ህልው ኩነታት ሃገረ ሱዳንን ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 5 ጥቅምቲ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዘካፈልዋ ኣስተንትኖ ቃል ኣምላኽ ብዛዕባ ምሕረት ኣምላኽ ኣስተምሃሩ ንሻምናይ 100 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ብምዝካር ከኣ ምእመናን ኣብ መንጎ ህዝብታት ሰላምን ስኒትን ክሃንፁ ጻውዒት ኣቕሪቦም ቅዱስ ኣቦና ብስተምህሮኦም ኣምላኽ ንህይወትና ፈጺሙ ኣይድርብያን እዩ ብምባል ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ኣስተምሂሮም ኣብ እዋን ምንጻ ግን ዓመፃን እውን እንተኾነ ፍቓድ ምድሓን ኣምላኽ ክተዓናቕፍ ከም ዘይክእል እውን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንእተረኽቡ ምእመናን መንፈሳውያን በጻሕትን እንከስተምህሩ ብዛዕባ ህይወትን ተልእኾን ጐይታን ኣብ መድሓኒናን ኢየሱስ ክርስቶስ ዘዘንቱ ካብ ናይ ዕለቱ ንባብ ወንጌል እተወስደ ምሳሌ ኣታኽልቲ ወይኒ ምርኩስ ብምግባር ኣስተንተኑ። መበል 800 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ይኸብር ምህላው ብምዝኽኻር ከኣ ብዛዕባ እምነትን ሕውነታዊ ፍቕርን ንቤተ ክርስቲያን ድማ ናብ ተሓድሶን ህንጸትን ሰላምን ዝመርሐ ከም ምዃኑ ብምዝኽኻር ስብከቶም ኣካፈሉ። ጐይታናን መድሓኒናን ኢየሱስ ክርስቶስ ናብ ዓለም እተላእከ ወዲ ኣምላኽ እኳ እንተኾነ በቶም ብኽፉት ኣዳው ሓንጎፋይ ኢሎም ክቕበልዎ ዝግብኦም ዝነበረ ሰባት ግን ከም እተነጽገ ገሊጾም እቲ ከድሕን ዝመጸ ተኾነነ፣ እቲ ህይወት ክህብ ዝደሊ ንሞት ኣሕሊፉ ተዋህበ። እዚ ምንጻ ግዝ ግን ብዛዕባ እቲ ንዓለም ንታሪኽን ህዝብታትን ዘሳቕ ዘሎ ብዙሕ ጭካነን ንኸነስተንትን ዝዕድመና እኳ እንተኾነ ትምህርትታት ክርስቶስ ግና ዝያዳ ንምሕረት ኣቦዩ ዘርእየና። ዓመፃ ዛዛም ቓል ኣይኮነን። ኣምላኽ በቲ ደረት ዘይብሉ ፍትሑ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እቲ ነደቕቲ ዝነዓቕዎ እምኒ ንሱ ርእሲ ማዕዝን ኮነ ብዝብል ቃላት ዝገለጾ ንኣምላኽ ንእከይ ናብ ድሕነት ይቕይሮ። ርእሰ ሊቃነ ጳጳሳት ሊዮና ስዒቦም እቲ እተነዓቀ ድማ ንዅሉ ነገር ዝድግፍ መሠረት ኮነ። በዚ ኸምዚ ኣምላኽ ንታሪኽ ይመርሖ፣ ክንወድቕ እንከሎና እውን ይድግፈና። ርእሰ ሊቃነ ጳጳሳት ቀጺሎም ናብቲ ምሳሌ ግራት ወይኒ ምልስ ብምባል ነታ ምርጫታትና ከሃንፃ ወይ ከዕንዋ ዝኽእል ቤተ ክርስቲያን ከም ዘመልክት ገለጹ። ስለዚ ኣብ 500 ዓመት ዕርፍቲ ቅዱስ ፍራንቸስኮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንቤተ ክርስቲያኑ ዳግም ንምሕዳስ ኣብ ዘቕረቦ ጻውዒት ምላሽ ብምሃብ ኣብግራት ወይኑ ጐይታ ብውፅኢታዊ መንገዲ ዝዓየየ ሰራሕተኛ ከም ምንባሩ ዘከሩ። ቅዱስ ፍራንቸስኮ በቲ ተሰቕለ ጐይታ ትደሪኹ ኣብ ክርስቶስ ናይ ገዛ ርእሱ ህይወት ብምህናጽ ኣብ ድኽነቱን ሓጐሱን ስቓዩን ብምክፋል ሕሉፍ ሓሊፉ እውን ክሳብ ውርደት ብምቕባል ንተልእኹኡ ጀመረ። እቲ ምእንቲ ዅሎም ኣሕዋቱ ዝገብሮ ልባዊ ጸሎትን ልግስን ነቶም ንቤተ ክርስቲያን ንምሕዳስ ከም ሓቀኛ ቅድመ ኹነት ገይሮም ኣብ ተልእኾኡ ተኻፈሉ ኣርኣያ ኰይኑዎም እዩ። ቅዱስ ፍራንቸስኮ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዝነበሮ እምነት ንቤተ ክርስቲያን ዳግመ ሕደሳ ክብሉ ድማ መስከሩ። ሎሚ ድሕሪ 8 ዘመን እውን እዚ ናይ ቅዱስ ፍራንቸስኮ መንፈሳዊ ተውህቦ ፍረ የፍሪ ከም ዘሎ ርእሰ ሊቃነ ጳጳሳት ልዮን ገሊጾም። እዚ ኣብቲ ዓብዪ ህያውን ማሕበር ፍራንቸስካውያን ከምኡውን ኣብ መንፈሳዊ ውርሽኡን ንህዝቢ ኣምላኽ ዘወፍዮ ዘሎ ብዙሕ ውህበታቱን ብንጹር ይረአ ኣሎ በሉ። ቤተ ክርስቲያን ዓመተ ኢዮቤልዩ ቅዱስ ፍራንቸስኮ ኣብ እተኽብረሉ ዘላ ርእሰ ሊቃነ ጳጳሳት ነቶም ምእመናን ምእንቲ ውህበት ሰላም ብጽንዓት ክጽልዩን ኣብ መንጎ ህዝብታት ስኒት ንምህናጽ ልባዊ ወፈያ ክገብሩን ጻውዒት ኣቕሪቦም። ኣብ መደምደምታ ቅዱስ ኣቦና ነዚ ዕዮ እዚ ኣብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ ምስቶም ኣብ መካነ ንግደት ፖምፔይ ኣብ ደብረ ቅድስቲ ድንግል ዘመቁጸርያ ተጋቢኦም ዘለዉ ምእመናን ብመንፈስ ብምሕባር ከዓ ጸሎተ መልኣከ እግዚኣብሔር ኣዕረጉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድሕሪ ጸሎት መልኣከ እግዚኣብሔር ኣብ ዘስምዕዎ ቃል ሰላምታን ምሕጽንታን ንምእመናን ጸሎተ መቁጸርያ ክጽልዩ ዳግም ጻውዒት ኣቕረቡ። ብፍላይ ምእንቲ ቅድስቲ መሬትን ምእንቲ ንጹሓት ግዳያት ዓመፃን ንጸሊ በሉ። በቲ ንቅዱስ ፍራንቸስኮ ዘኣሲዚ እተወፈየ ብዙሕ ተበግሶታት ከም እትሓጐሱ ገለጹ። ብዛዕባ እቲ ድሕሪ 10 ዓመት ምእዋጅ ናይ ፍቕሪ ሃሴት ኣብ ሃገረ ቫቲካን ሲኖዳዊ መመያ ብዛዕባ ስድራ ቤት ክካየድ ምዃኑ ዳግም ኣወጁ። ርእሰ ሊቃነ ጳጳሳት ደድሕር እቲ ካብ ሃዋርዩ መስኮት ቅድስቲ መንበር ዘዕረግዎ ጸሎት መልኣከ እግዚኣብሔር ውግኣት ደው ክብልን ሰላም ክህነጽን ጻውዒት ኣቕረቡ። ከምቲ ኣብ ዝቐረባ እዋን ናብ ሉርድስ ኣብ ዘካየድዎ ምብጻሕ ዝገበርዎ ንዅላቶም ምእመናን ኣብ ዓለም ሰላምን ሓድነትን ምእንቲ ኽሰፍን ጸሎት መቝጸርያ ክጽልዩ ተማሕጸንዎም። ምስቶም ድሮ ነዚ ጻውዒት ምላሽ ብምሃብ ቈልዑን ሕፃናትን ዝገብርዎ ዘለዉ ተበግሶ ክሓብሩ እውን ተማሕጸኑ። እዚ ተበግሶ እዚ ጸሎተ መቝጸርያ ዘዕርጉ 1,000,000 ሕፃናት ዝተሰሜ ኾይኑ በቲ ነተን ኣብ ሽግርን ጸገምን ዝርከባ ኣብያተ ክርስቲያን ዝሓሊ ማሕበር ግብረ ሰናይ እተነቓቕሐ ተበግሶ እዩ። ንዅሎም እቶም ኣብ ብዙሕ ክፋላት ዓለም ኣብዚ ጸሎት ዝሳተፉ ኣወዳትን ኣዋልድን ብምሉእ ልበ የመስግኖም። ሕዝብታት ካብ መዓት ኲናት ሓራም እንቲ ኽወፁ ኲላትና ኣብነቶም ንስዓብ። ናብ ኣማላድነት ቅድስቲ ድንግል ማርያም እውን ንጸሊ። ብፍላይ ምእንቲ ቅድስቲ መሬትን ምእንቲ ንጹሓት ግዳያት ዓመፃን ንጸሊ ክብሉ ቅዱስነቶም ጻውዒት ኣቕረቡ። እዚ ተበግሶ ኣብ መጀመርታ ወርሒ ጥቅምቲ ምስ ርእሰ ሊቃነ ጳጳሳት ኣብ ስፍራታ ኽልተ ሃገረ ቫቲካን ተጀሚሩ። ክሳብ ዕለ 7 ጥቅምቲ ኽብረ በዓል ቅድስቲ ድንግል ማርያም ዘመቁጸርያ ድማ ክቕጽል እዩ። እዚ ድማ ኣብ እተፈላለየ ኣህጉራት ዝርከባ ሰበኻታትን ኣብያተ ትምህርትን ማሕበረሰባትን ከምኡውን ስድራ ቤታት ነዚ ፍሉይ ዕላማ ንምውፋይ ዝበቅዕ መዓልቲ ንኽመርጹ የኽእሎም ኣሎ። ርእሰ ሊቃነ ጳጳሳት ልዮን ብምኽንያት 10 ዓመት ዝኽሪ ሰነድ ናይ ፍቕሪ ሃሴት ማለት ናይታ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ድሕሪ ሲኖዳዊ ጉባኤ ብዛዕባ ስድራ ቤት ዝተኣወጀት ሓዋርያዊ ምዕዳን ኣብ ዝቕጽል ረቡዕ ዕለት 7 ጥቅምቲ ንሓደ ሰሙን ዝቕጽል ኣኼባ ክካየድ ምዃኑ እውን ኣፍሊጦም። ኣብ ናይ ጉባኤ ኣዳራሽ ጳውሎስ ሻድሻይ ምስ መራሕቲ ምብራቃውያን ኣብያተ ክርስቲያንን ኣቦታት መናብር ጉባኤታት ጳጳሳት ኣኼባ ብምክያድ ነዚ ኣብዚ ዘመን እዚ ዘሎ ኩነታት ስድራ ቤት ንምግምጋም ሲኖዳዊ መመያ ክካየድ እዩ። እታ ኣኼባ ካብ 5 ኣህጉራት ዝመጹ ጳጳሳትን ምርዕዋት መጻምድትን ዘካፍልዎ ምስክርነት ዘጠቓልል ድማ ክኸውን እዩ። ኣብዚ እዋን ዓሚቝ ለውጢ ድምፂ ቤተ ክርስቲያን ንምስማዕ ከምኡውን ነቲ ኣብ ዝሓለፈ 10ታት ዓመታት ኣብ እተፈላለየ ኩነታት ዘጋጥም ዘሎ ውድቀት ንምምማይን ንምርጫታት መውስቦ ንምሕዳስን ንምድልዳልን መንገድታት ንምርካብ ኣጋጣሚ ክኸፍት እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዛ ኣጋጣሚ ከምዚ ዝስዕብ ክብሉ ገሊጸምዎ ይርከቡ። ሎሚ ኣብ መንጎ ስድራ ቤታትን መንእሰያት ወለዶታትን ወንጌል ንምስባኽ እንታይ ስጉምትታት ክውሰድ ከም ዘለዎ ንምፍላጥ ናይ ሲኖዳዊ መመያ እዋን ክኸውን እዩ። ነዚዕዮ እዚ ኸኣ ብጸሎትኩም ከተሰኒይዎን ልዕሊ ዅሉ ድማ ነቶም ብሓገዝ ኣምላኽ ምልክት ተስፋ ዝኾኑ ዘለውን ንቤተ ክርስቲያንን ንሕብረተሰብን ብዋጋ ዘይሽንሸን መዝገብ ዝኾኑ ስድራ ቤታት ብሕድሪ ኣወፍዮም ኣለኹ በሉ። ብድሕሪ እዚ ቅዱስ ኣቦና ዕለተ ዝኽሪ መበል 800 ዓመት ቅዱስ ፍራንቸስኮ ምዃኑ ብምዝካር ከምቲ ኣበስተምህሮኦም ዘካፈልዎ ምእመናን ዳግም ንቅዱስ ፍራንቸስኮ ከማርኣያ ገይሮም ክስዕብዎ ተማሕጸኑ። በቲ ኣባሲ እዚ ብተሳትፎ ላዕለዎት ሰበ ስልጣን መንግስቲ ኢጣልያ እተገብረ ሓያሎ ናይ ዝኽሪ ተበግሶታት ከም እትሓጐሱ እውን ገለጹ። ፍሉይ ሰላምታን ከቕርቡ ድማ ነቶም ንመልእኽቲ ሰላም ቅዱስ ፍራንቸስኮ ዘስፍሑ ዘለዉ ኣብ ኣሲዝን ፎሊኖነን ዝርከቡ ኣካየድቲ ራድዮ ኣማቱር እውን ሰላም እብሎም ኣለኹ ብምባል ዛዘሙ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ዝሓለፈ ቀዳም ዕለት 3 ጥቅምቲ ድሕሪ ቀትሪ ኣብቲ ኣብ ስፍራ ኣታኽልቲ ሃገረ ቫቲካን ዝርከብ በዓቲ ማርያም ሎርድስ ምስቶም ኣብ ሃገረ ቫቲካን ዝዓዩ ጉጅለ ጀንዳርመሪ ኣብ ዝዓረገ መስዋዕተ ቅዳሴ ርእሰ ሊቃነ ጳጳሳት ልዮን እሙናትን ኣስተውዓልትን ክኾኑ ተማህጸንዎም። ስልጣን ኣብ ብርሃን ወንጌል ተመስሪቱ ልዕሊ ዅሉ ንካልኦት ኣብ ምዕቋብን ናይ ምስናይን ክእለት ከም ዝግለጽ ኣጉልሑ። ምግልጋል፣ ምዕቋብ ከምኡውን ምክልኻል፣ እዘን ሰለስተ ግስታት እዚኣተን ንመንፈስን ዕላማን ተጸምዶን ናይዚ ዝሓለፈ ቕዳም ዕለት 3 ጥቅምቲ ድሕሪ ቐትሪ ኣብ ስፍራ ኣታኽልቲ ቫቲካን ኣብ በዓቲ ማርያም ሎርድስ ብርእሰ ሊቃነ ጳጳሳት ኣብ ዝዓረገ መስዋዕቲ ቅዳሴ ንምክፋል ንዝተኣከቡ ምእመናን ናይ ዘካፈልዎ ኣስተንትኖ ቃል ኣምላኽ ኣርእስትየን ዝነበራ ርእሰ ሊቃነ ጳጳሳት ልዮን ነዞም ኣባላት ዓቀብቲ ጸጥታ ሃገረ ቫቲካን ኣብ ዘካፈልዎ ስብከት ቃል ኣምላኽ ሰራሕተይናታት ግራት ወይኒ ጐይታና ምዃኖም ብምምልካት እዮም ዘስተንተኑ። እዚ ኸኣ ነቲ ንቦታታትን ኣፍ ደጌታትን ህንጻታትን ልዕሊ ዅሉ ግን ንደቂ ሰባት ናይ ምክንኻን ዝተዋህቦም ሕድሪ ዘመልክት እዩ ዝነበረ። ሓልዮት ሓደ ካብቲ መለለዪ ባህርያቶም ከም ምዃኑን ኣብ እተፈላለየ ኩነታት ክርአ ዘለዎን ኣኽብሮት ዘመንጩን ኣገዳሲ ዕማም እዩ። ንኻልኦት ብትሕትናን ብተወፋይነትን ብምስትውዓልን ንምስማዕን ንምስናይን ናይ ምዕቋብ ብድሆ ከም ምዃኑ ኣስተንተኑ። ስልጣን ኣብ ብርሃን ወንጌል ተመስሪቱ ልዕሊ ዅሉ ብሚዛናውን ጽኑዕን ኣኽብሮት ናይ ምዕቃብን ናይ ምስማዕን ንኻልኦት ናይ ምስዓብን ኣብ ዘለዎ ክእለት ከም ዝግለጽ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ኣስዒቦም ኩሉ ሳዕ ናብ ኣምላኽ ክጥምቱን መዓልትታቶምን ኣገልግሎቶምን ንዓኡ ብሕድሪ ከወፍዩ ድማ ጻውዒት ኣቕረብሎም። ብንጹርን ብሰላማዊ ልብን ክመላለሱ ዘኽእሎም ሰላም ኣምላኽ እንደገና ክረኽቡ ድማ ኣተባብዕዎም። ኣብ ማእከል ህይወቶምን ኣገልግሎቶምን ለውሃት ብኸመይ ከም ዝግለጽ ዝምህረና ኢየሱስ ክርስቶስ ክኸውን ከም ዘለዎን ብትሕትና ኢድ ንኢድ ተተሓሒዝና ክንከይድን ብምሕረት ልቢ ጣልቃ ንምእታው ትብዓት ዘለዎ ስልጣን ክኸውን ከም ዘለዎ እውን ኣዘኻኸሩ። ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ሰናይ እተምሃረ ልብን ኣእምሮን መግለጺ ናይ ሓደ ጀንዳርመሪ ከም ምዃኑን እቶም ንኻልኦት ዘዕቁቡ ሰባት ቅድም ቀዳድም ኣብ ውሽጦም ሓቅን ፍትሕን ሕያውነትን ኣኽብሮትን ክሕልው ከም ዘለዎም ገለጹ። እዚ ተልእኾኦም ንቑሓት ክኾኑ ዝሓትት እኳ እንተኾነ ናብ ዝዓበየ ነገር ከም እተጸውዑ ንገዛ ርእሶም እውን ብጥንቃቐ ክሕልው ከም ዝተጸውዑ ኣመልክትሎም። ልቦም ከይተርር ንኣምላኽ ወትሩ እዙዛትን ንኻልኦት ከኣ ኣቓልቦ ዝመልኦም ምእንቲ ክኾኑን ከምኡውን ንሕልናኦም ክሕልውዎ ከም ዘለዎም ማዓድዎም። ሕልና ብንጽሕና ምእንቲ ኺዕቀብ ብሕልና ምእንቲ ኽትቅጽሉውን ንሕልናኹም ክትሕልውዎን ነፍስ ወከፍ ሰብ ተቐባልነት ከም ዝረኸበን ከም ዝተደገፈን ብምርግጋጽ ንበይኖም ከም ዘለዉ ኮይኑ ከይስምዖምን ኣብ መንጎኦም ዘሎ ሕውነት ክሕልው ድማ ማዓድዎም። ርእሰ ሊቃነ ጳጳሳት መደምደምታ ናብ ቅዱስ ሚካኤል ሊቀ መላእክት ጠበቓ ዓቀብቲ ጸጥታ ሃገረ ቫቲካን ነዚ ፍሉይ ሓላፍነት እዚ ብሕድሪ ኣወፈይዎ። ነቶም ንብዙሕ ዓመታት ዘገልገሉ ከምኡውን ነቶም በታ ዕለት እቲኣ ማሕላኦም ዝፈጸሙ 15 ሓደሽቲ ኣባላት ንመን ከገልግሉ ከም ዝመረጹን ተልኾኦም ከቶ ከይርስዑን ኣተባብዕዎም። ጐይታናን መድሓኒናን ኢየሱስ ክርስቶስ ኣገልግሎቶም ከነቓቕሕ ብምፍቃድ እሙናትን ኣስተውዓልትን ክኾኑ ኸኣ ኣተባብዕዎም።
1: ናይ ቅዱስ መንበር ጸሓፊ ካርዲናል ፔትሮ ፓሮሊን ለሪፑብሊካንስ እተሰሜናይ ኢጣልያ ዕለቶ ጋዜጣ ብዘካይዶ ቃለ ማሕትት ኣብ ቃዛ ዩክሬይንን ኢራንን ህዝቢ ይሳቀ ኣሎ ኪየቭ ንርእሳ ናይ ምክልኻል መሰል ኣለዋ ሰላም ናብ መሰረታዊ ሰብኣዊ ክብርታት ምኽባር ይጠልብ ዝብል ሓሳብ የጉልሑ ካርዲናል ፔትሮ ፓሮሊን ጸሓፊ ቅዱስ መንበር ካብቲ ኣብ ኒውዮርክ ዝተካየደ ሓፈሻዊ ባይቶ ሕብረት ሃገራት ተሳቲፎም ድሕሪ ምምላሶም ምስላ ሪፑብሊካንስ እተሰሜን ናይ ጣልያ ዕለቶ ጋዜጣ ዕለት 1 ጥቅምቲ ኣብ ዘካይድዎ ሰፊሕ ቃለ ማሕትት ከምቲ ኣብቲ ሓፈሻዊ ሓደ ጉባኤ ዘስምዖም መደረ ኣብ ሓያሎ ብዓመፅን ግጭትን ዝተሓሰዩ ከባቢታት ዓለም ዘሎ ኩነታት ብምድህሳስ ውግኣት ምውዳእ ኪኖ ስነ ሞጎት ዕብለላን ንዘይመዓርነት መወዳእታ ምግባርን ምኻደ ከም ዘድሊ ዘስመርሉ ሓሳብ ደጊሞም የጉልሑ ካርዲናል ፓሮሊን ኣብቲ ዘካይድዎ ነዊሕ ቃለ ማሕትት ብዛዕባ ቅልብላው ብዝሓጎናውነት የስተንትኑ ሰፊሕ ኣሉታዊ ኣረኣእያ እዚ ኣብ ሕቡራት ሃገራት እውን ከይተረፈ ብጭቡጥ ይንፀባረቐ ኣሎ እዚ ከምዚ ኢሉ እናሓለወ ካብቲ ምጥቕኻበቲ ኣዝዩ ዝጓልሐ ሓደ እወታዊ ጉዳይ እንተሃለወ ናብ መጥቀላት ኣህጉራዊ ሕጊ ምምላስ ዝብል ፃውዒት ምዃኑ የመላኽቱ ከምቲ ርእሰ ሊቃነ ጳጳሳት ኢሉ መበል 14 ኣብ ጉሩም ሰብኣውነት ዘርኢ ዝተዓወድ መልእኽቶም ዘግልሕዎ መሰረታዊ ሰብኣዊ ክብርታት መሊሶም ብኣድማሳዊ ደረጃ እንተተሓቂፎም ኩሎም ኣብ ኣህጉራዊ ጉዳያት ዝነጥፉ ድማ ኣብ ፖለቲካዊ ድሌታቶም ዳግ ማይ ምዘረጋግፅዎ ክኸውን ዝኽእል እዩ ምጥፋዕ ሓደ ሕዳዊ ምትእምማን ቀንዲ ጠንቂ ናይ ዝቕልብሎ ምዃኑ ብምምልካት ብመንፅር ዝቕየር ንኣድማዕነት ህሉ መሓውራት ክግምግም ዝኽእል መስርሕ ቀጻሊ ፅገና ጥራይ እዩ ዝተሓደሰን ንዕላማ ዝምጥንን ብዙሓ ጎናውነት ምትእስሳር ክምፅእ ዝኽእል ይብሉ ካርዲናል ፓሮሊን ናብ ኩነታት ውሽመት ዓረብ ምልስ ቢሎም ልዕሊ ኩሉ ሰላማዊ ህዝቢ ዝኽፍሎ ዋጋ ብዕሙቀት ዘሰክፍ ምዃኑ ብምምልካት ዝተኻይዱ ምዝርራባት ነባረ ፍታሓ ከምፅእ ከምዘይከኣለ ኣብ ግምት ብምእታው እቲ ዝካየድ ዘሎ ዘይቀጥታዊ ርክባት ብቀረባ ይከታተልዎ ከም ዘሎ ድማ ሓቢሮም ናብቲ ኣዝዩ ከቢድ ኮይኑ ዝቕፅል ዘሎ ሰብኣዊ ኩነታት ቃዛ ኣቕኒዖም ንኣስታት ሽሕ ተምሃሮ ዝቕበል ቤት ትምህርቲ ፓትርያርክ ላቲናዊ ርእሰ ሰበኻ ኢየሩሳሌም ዳግማይ ከም እተኸፍተ እዚ ድማ ተኣምር ቢልካ ክትገልፁ ዝከኣል ምዃኑ ብምግላፅ ቤተ ክርስትያን ንኩሉ ከተቕርቦ ናይ እትደልዮ ምልክት ተስፋ እውን ምዃኑ የስተብኽሉ ኣብ ዩክሬይን ዘሎ ኩነታት ናይ ብሓቂ ከቢድ መዓት ምዃኑ ካርዲናል ፓሮሊን ገሊፆም ግና ከምዘየብቅዐን እዚ ዝቐርብ ዘሎ እዋን ክረምቲ ንህዝቢ ገዛእ ርእሱ ናይ ምክልኻል መሰሉ ክነፍግ የብሉን ቢሎም ማዕረ ማዕርዩ ድማ ተፃብኦታት ኣብ መወዳእታ መብፅሕ ኣድላይ ምዃኑ ኣጉሊሖም ስለዚ ድማ ቅዱስቲ መንበር ቁልጡፍን ኩለመድያውን ኣድማዕን ተኽሲ ደው ንምባል ዝዓለመ ኩሉ ተበግሶ ከም እተተባብዐ ደጊሞም ይገልፁ ቫቲካን ብዝኾነ ይኹን መገዲ ክትሓግዝ ድልውቲ ምዃና ደጊሞም ብምረግጋፅ ንፁሓት ሰባት ዝቃትሉ ዘለዉ መጥቃዕትታት እናሓየለ ብዝኸደሉ ዘሎ እዋን እቲ ልዕሊ ኩሉ ስክፍትኣ ንኣህጉራዊ ሕጊ ብጥብቂ ምኽባር ምዃኑ ኣስሚሮም ንነዊሕ እዋን ዝፀንሕ ፍታሕ ኣብ ኤውሮፓ ንፀጥታን ምትሕብባርን ዳግማይ ተወፋይነት የድሊ ኢሎም ድሕሪ ልዕሊ 3 ዓመት እቲ ኣብ ሱዳን ዘሎ ግጭት ዘባዊ ይኸውን ከም ዘሎ ኣብ ኢጣልያ መንበረ ጥበብ ትሪየስተ ናይ ስነ ኣህጉራዊ ዝምድናታት መምህር ፌደሪኮ ዶኔሊ ሓቢሩ እዚ ብተሳትፎ ዝተፈላለዩ ዘባውያንን ኣህጉራውያንን ናይ ደቂ ተዋሳእቲ ዝጓሃሃር ኮይኑ እቲ ሰብኣዊ ህፁፅ ኩነታት እናኸበደ ከም ዘሎን ኣብ መንጎ ሰራዊት ሱዳንን ናይ ቅልጡፍ ደገፍ ሓይልታትን ብዝካየድ ዘሎ ዓመፅ 14 ሚልዮን ሰባት ከም እተመዛበሉ ፀብጻባት ውድብ ሕቡራት ሃገራት ተጠቒሱ የመላኽት እቲ ኣብ ሱዳን ዝካየድ ዘሎ ኩናት ናይ ውክልና ውግእ ጥራሕ ዘይኮነስ በብቕሩብ ዞባዊ ግጭት ዝኾነ ዝተፈላለዩ ግዳማዊ ተዋሳእቲ ብቐጥታ ይኹን ብተዘዋዋሪ ንናይ ገዛእ ርእሶም መርበባት ፅልዋ ዝድግፍሉ ኩናት ሓድሕድ ምዃኑ ኣብ ኢጣልያ መንበረ ጥበብ ትሪየስተ ናይ ስነ ኣህጉራዊ ዝምድናታት መምህርን ኣብ ዋሽንግተን ኣብ ዝርከብ ማእከል ዊልሰን ተመራማርን ፌደሪኮ ዶኔሊ ነቲ ዕለት 15 ሚያዝያ 2023 ዓመተ ምሕረት ኣብ ሱዳን ዝተባራዐ ግጭት ብምትንታን ካብኡ ድማ ናይ ተፈጥሮ ፀጋታትን ንግድ ኣፅዋርን ደቂ ሰባትን ዝምልከት ሓቀይና ስግረ ሃገራዊ ቁጠባታት እናገደደ ዝኸይድ ዘሎ ኩናት ምዃኑ ንዜና ቫቲካን ኣብ ዝሃቦ መግለፂ የስተብህል بمونغو جنرال عبد الفتاح البرهان زمرح سراويتن بجنرال محمد حمدان داقالو زمرح حيلثات كلطف داقافن نلعي سلسة عمتات زكايلو زول عمتن دماوي قجتن أبزو وانزي أبتقع رأسا كتما دوبوب دارفورن أبمعرابا وكفالة حاجر كأند أردي نقص والتحدرات زقون الزوبة نيالا اون مدكات يغتصل مهلاب من ملكات ابتا ابزحالف عمد سراويت سودان كاب حيلتات كلتف داقف داقمايز منزعة رأسا كتما معكلاي مبراق اقزات الجزيرة واد مداني اون مدكات كمز تفتسامة يقول لحن اتي ازيو اقداس دما كوردوفا سمن دوبوبن معرابن ابزبن سلسة زباطات استمقاق الاقوينو يقدس المهلاون ازو دما ابمون قستفرالي كبابتات مكوز زهر حد عينت سنو وطناو متأسسار زوك المخانون دونيلي ابريهو سراويت سودان نكارتم داكماي بمكوز زهر نما بزحتيو سمنو مبراق ابئدو كمزا طوان حيريتات قلتوف داقف دما ابدار فروح اللاوئو ادليلو يركب كوردوفا لكع بمعكل زركب نظام كلتا كبابتات كراخبهم ويكفلال يمزخ البوتا ايو كابز حاليفو نيمت حلالفو سبقاو قدات مالت بمانغو دارفور معكلاي سودانين دوبوب سودانين نزولو متسسارن كارب المسمارات وساني ايو بقوقو عبيلو قزعتاوي ميزان زرخب البوتا اي كوردوفا نتدرو ابسولان زولو جبوت مبتتان نمدل دال وسان مريت مخانو اون يستبهل ابتاز حلف عامت بسراويت سودان داقمايز تتحزت كتما كارتم زولو كنتات زلاقي اي كونن سب السلطان مملاس هزبن ابتا كتما يتبابعو كان تهالوه اتا كتما قن بمسارتو تحميسان بتوقع عانيان تحتا قرص ملو بملو تهاسيو اقل دستمو خابي اقل قلوتات كابتق موصائي اباي تعاني لعلو خلو دما بزوح هزبي كهاد دم تقديدو اي سلازي بقالي منقدي اب منغو ممحداراوي مملاس رسك تمعن حقينا مملاس حبرة سب سودان فللي كنقبر اللونا اتي كنات ميازيا كلتشان سلان سلستان عام بتمحرات كابز جمرات حيزو استاد عصر 4 مليون سبات كاب سودان كهار متقديدهم 9 مليون ابوش تحاقر تمزابي لهم 4 مليون دما سقر دوب تمزابي لهم ايام قصر زموتو دما نمرققات زي كعال كمزخونان كمزبحال اون انتواحادة 250 مخانو ايو زفل نقص والتحدي روح حالتات نرسا كتما سمينة دارفور الفاشر كمزيت قوزات ارون ودب حبرات حقرات ابتن كردامت سلسلما حالتات مدكعاتي حالتات كلطف داقف دمع لعلي شدشتا 107 كمزق اتالة زلو قمت يقرب كلتيوم وغانات نايت قدشت ابزح الفع عمتات زسك حكا حقبانات جاملاو قتلات شوية سكياتن صوتاو عمت نفتسيمم تباحيلوم يخصصو الفاشر بمتانو ملكت نايتي اهقراو ملاش زنبرا درتنات ايو نيرو انكبل نايسنا اهقراو زمدنات ممهر فدريكو دونيلي ابزحبو مقلة صحابيرو بزوح ترعان اقراتات فتنتات شمقلنان اهقراو حقك خبرن صاوعتك اريبو ايو انتخونقن اتموغنات كالسي دو كبلو زخلوم متببع وي بزيادة نتيحاد حداو قجتك كوارزو زخلوم كونتات كقرب ايتا خالن حلافنات نايتي معاتن بدلات نحادة تواسا ايت رايز ملكات اي كونان نتوم نتكجت زوغوها هرو قداماوي مرببات مفتح كساب زي تراخبه اتي ابلالي اتوم تواقات سودان ترايز تاكورة اهقراو تساقتي فتح كمت اي كيلن ازو دما فتحين مدلاي تالكانم تاوز قبر تسحري زسناخل مخانو يبرهو اتا افريكاوت حقر اكال سفيح زوباون اهقراوون مفح فحاتن ايا نعبنات قبتي سودان كم قداي حقراوي دحنات تقصران أبوش تدواو دوباتا نمرققا أن نكايروح اللاوي مخانو أن فلتو قداي عباين أقداسيت يبن تارو سعودي عرب أب مرققا كيح بحرن معقاب حادنة حقر سودان تقدس أبزق عرب أوان بناي حبرات حقرات ناتا حقراو تلقو حقتات مركاب بزعبا سودان زق عربو تسابتساب أوان كاب حبرات إمارات عرب زنكساقسو والكسباتن أكالاتن وي أب أوز تمزقبو أب ململا مولا مقوع عزيان موفارن بوحدو كل التشح عصبات نبر وتحدرات كولومبيا أب السودان بجكا إزي سب البونفرتن أتصوارن نحيلتات كل طف دقف كما يجيرهم العلترا كم زتتعاوتو أقالعو أب دارفورن كوردوفان كم زركبون يقلت أب دعريت روسيا تشاينا تركن حويسو زتفلالي تواسات اون اللوا كالو أوت بملك عمدراوي مداي من السودان زيادة متأسسار زلوان اون أبزق أربع وان أبسامين إتيوبيا داق مايزل عزل قجت أب مانغو كارتومن أديس أبيبان ماليسو وطريال عال ألو كونات حاد حد سودان درو تأفافي كألا سحايل مالت أب دوب سودان إتيوبيا زلو وطرزقادتن أبتي بأل فاشاقا زفلت كباب زملكات إي أزدما أب تاريخ ناي مسيحة حابات معكل زخونن أبتي زوبا كاب زلو فريام كباب حالسل زخونة نعصر تتات عمتات عب مونغو خلط يوم منغستات زتاقابرة زي واق عاوي سمم مسارات بأشعاد زغطرو حرستات إثيوبيا مبزاحت يوم بهير أمحارة عب تحتي واق عاو ممحدار السودان نتماريت كحرسو أخيلو إيو عب زحالفو عمتات جن لقع كمتي أب مانغو سراويت سودان مصرن متخخاب ربحاتات نامعبل أبسخط لزنابرا وان إثيوبيا بقاندو نحيلتات كل طف داقف تحقز زبلكس وان يقرب إيو أب مودات عمان إيان نايزيك اللاسي كونتات أبحاد سيرن ما أكلاي قزين زل علواقاز غفلة حقرات بقدام النتج عاد إيا نزقولو أب قمت بمقتاو إتو كونات حقراو دوبات زساقر كم زقوانان كلو أب دارفور زفتسام نجعاد ساعبين زلوو إيو إتيك أداماي تسلوا حماق أقات أمو كوينو بقات تتصب أوي قداز ملكات كوينو لومي تشعاد العلي حاد نتبح موشت مليون سداتيناتات تأنقد ألا العلي حاد نتبر بعت مليون سوداناويان مخانم دما ودب حبرات حقرات يحبر كال روق أحيب الدوني اللي وسيخو دوب سودان أصوار توعقاتي رأسمالين مربابات نقدن زي حال فلو أفدق سقرة حقراو كتابا إيوكم وون مس ليبيا أفدق نايتوم نتقجت وغاهرو مربابات نعيس نمن كسقاس مسمر كوينو ألو انكبل نزينا فاتيكان زحابو مقلاتي يزازم كبراتن كبران سمعتنا سلام كتتالكم نمسكن ناي لومي مدب فنونا أبزي يزازم أبنت محمد فنوك صابن الراقب بدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 5 ጥቅምቲ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ናይ ሰበኻ ኦክላሃማ ሕቡራት መንግስታት ኣሜሪካ ጳጳስ ንብፁዕ ኣቡነ ፖል ስታግ ኮክሊን ሰዓብቶምን ንናይ ሰበኻ ኦራን ኣርጀንቲና ጳጳስ ንብፁዕ ኣቡነ ሉዊስ ኣንቶኒዮ ስኮዚያን ንቐዳማይ ሚኒስተር ሪፓብሊካዊት ሃገረ ስሎቬንያ ጃኔዝ ጃንሳንን ሰዓብቱን ንልኡከ መንግስቲ ሃገረ ኦስትርያ ናብ ቅድስቲ መንበር ንማርኩስ በርግማንን ንተወከልቲ ማሕበር ሰራሕተኛታት ሃገረ ቫቲካንን ማሕበር ደቂ ኣንስትዮ ሃገረ ቫቲካንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 5 ጥቅምቲ መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ዝሓለፈ ቀዳም ምስ ኣባላት ዓቀብቲ ጸጥታ ሃገረ ቫቲካን ጀንዳርሜሪ ኣብ ዘዕረጎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ዋና ጸሓፊ ቅድስቲ መንበር ብፁዕ ካርዲናል ፔትሮ ፓሮሊን ምስ ናይ ኢጣልያ ዕለታዊ ጋዜጣ ላ ሬፑብሊካ ዘካየድዎ ቃለ ምሕትት ህልው ኩነታት ሃገረ ሱዳንን ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 5 ጥቅምቲ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ ምሕረት ኣምላኽ ኣስተምሃሩ ንሻምናይ 100 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ብምዝካር ከኣ ምእመናን ኣብ መንጎ ህዝብታት ሰላምን ስኒትን ክሃንፁ ጻውዒት ኣቕሪቦም። ቅዱስ ኣቦና ብስተምህሮኦም ኣምላኽ ንህይወትና ፈጺሙ ኣይድርብያን እዩ ብምባል ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ኣስተምሂሮም ኣብ እዋን ምንጻ ግን ዓመፃን እውን እንተኾነ ፍቓድ ምድሓን ኣምላኽ ክተዓናቕፍ ከም ዘይክእል እውን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንእተረኽቡ ምእመናን መንፈሳውያን በጻሕትን እንከስተምህሩ ብዛዕባ ህይወትን ተልእኾን ጐይታን ኣብ መድሓኒናን ኢየሱስ ክርስቶስ ዘዘንቱ ካብ ናይ ዕለቱ ንባብ ወንጌል እተወስደ ምሳሌ ኣታኽልቲ ወይኒ ምርኩስ ብምግባር ኣስተንተኑ። መበል 800 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ይኸብር ምህላው ብምዝኽኻር ከኣ ብዛዕባ እምነትን ሕውነታዊ ፍቕርን ንቤተ ክርስቲያን ድማ ናብ ተሓድሶን ህንጸትን ሰላምን ዝመርሐ ከም ምዃኑ ብምዝኽኻር ስብከቶም ኣካፈሉ። ጐይታናን መድሓኒናን ኢየሱስ ክርስቶስ ናብ ዓለም እተላእከ ወዲ ኣምላኽ እኳ እንተኾነ በቶም ብኽፉት ኣዳው ሓንጎፋይ ኢሎም ክቕበልዎ ዝግብኦም ዝነበረ ሰባት ግን ከም እተነጽገ ገሊጾም እቲ ከድሕን ዝመጸ ተኾነነ፣ እቲ ህይወት ክህብ ዝደሊ ንሞት ኣሕሊፉ ተዋህበ። እዚ ምንጻ ግዚ ግን ብዛዕባ እቲ ንዓለም ንታሪኽን ህዝብታትን ዘሳቕ ዘሎ ብዙሕ ጭካነን ንኸነስተንትን ዝዕድመና እኳ እንተኾነ ትምህርትታት ክርስቶስ ግና ዝያዳ ንምሕረት ኣቦዩ ዘርእየና ዓመፃ ዛዛም ቓል ኣይኮነን። ኣምላኽ በቲ ደረት ዘይብሉ ፍትሑ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እቲ ነደቕቲ ዝነዓቕቦ እምኒ ንሱ ርእሲ ማዕዝን ኮነ ብዝብል ቃላት ዝገለጾ ንኣምላኽ ንእከይ ናብ ድሕነት ይቕይሮ። ርእሰ ሊቃነ ጳጳሳት ሊዮን ኣስዒቦም እቲ እተነዓቀ ድማ ንዅሉ ነገር ዝድግፍ መሠረት ኮነ። በዚ ኸምዚ ኣምላኽ ንታሪኽ ይመርሖ፣ ክንወድቕ እንከሎና እውን ይድግፈና። ርእሰ ሊቃነ ጳጳሳት ቀጺሎም ናብቲ ምሳሌ ግራት ወይኒ ምልስ ብምባል ነታ ምርጫታትና ከሃንጻ ወይ ከዕንዋ ዝኽእል ቤተ ክርስቲያን ከም ዘመልክት ገለጹ። ስለዚ ኣብ 500 ዓመት ዕርፍቲ ቅዱስ ፍራንቸስኮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንቤተ ክርስቲያኑ ዳግም ንምሕዳስ ኣብ ዘቕረቦ ጻውዒት ምላሽ ብምሃብ ኣብ ግራት ወይኒ ጐይታ ብውፅኢታዊ መንገዲ ዝዓየ ሰራሕተኛ ከም ምንባሩ ዘከሩ። ቅዱስ ፍራንቸስኮ በቲ ተሰቕለ ጐይታ ተደሪኹ ኣብ ክርስቶስ ናይ ገዛ ርእሱ ሕይወት ብምህናጽ ኣብ ድኽነቱን ሓጐሱን ስቓዩን ብምክፋል ሕሉፍ ሓሊፉ እውን ክሳብ ውርደት ብምቕባል ንተልእኾኡ ጀመረ። እቲ ምእንቲ ኩሎም ኣሕዋቱ ዝገብሮ ልባዊ ጸሎትን ልግስን ነቶም ንቤተ ክርስቲያን ንምሕዳስ ከም ሓቀኛ ቅድመ ኹነት ገይሮም ኣብ ተልእኾኡ እተኻፈሉ ኣርኣያ ኰይኑዎም እዩ። ቅዱስ ፍራንቸስኮ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዝነበሮ እምነት ንቤተ ክርስቲያን ዳግመ ሕደሳ ክብሉ ድማ መስከሩ። ሎሚ ድሕሪ 8 ዘመን እውን እዚ ናይ ቅዱስ ፍራንቸስኮ መንፈሳዊ ተውህቦ ፍረ የፍሪ ከም ዘሎ ርእሰ ሊቃነ ጳጳሳት ልዮን ገሊጾም። እዚ ኣብቲ ዓብዪ ህያውን ማሕበር ፍራንቸስካውያን ከምኡውን ኣብ መንፈሳዊ ውርሽኡን ንህዝቢ ኣምላኽ ዘወፍዮ ዘሎ ብዙሕ ውህበታቱን ብንጹር ይረአ ኣሎ በሉ። ቤተ ክርስቲያን ዓመተ ኢዮቤልዩ ቅዱስ ፍራንቸስኮ ኣብ እተኽብረሉ ዘላ ርእሰ ሊቃነ ጳጳሳት ነቶም ምእመናን ምእንቲ ውህበት ሰላም ብጽንዓት ክጽልዩን ኣብ መንጎ ህዝብታት ስኒት ንምህናጽ ልባዊ ወፈያ ክገብሩን ጻውዒት ኣቕሪቦም። ኣብ መደምደምታ ቅዱስ ኣቦና ነዚ ዕዮ እዚ ኣብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ ምስቶም ኣብ መካነ ንግደት ፖምፔይ ኣብ ደብረ ቅድስቲ ድንግል ዘመቁጸርያ ተጋቢኦም ዘለዉ ምእመናን ብመንፈስ ብምሕባር ከዓ ጸሎተ መልኣከ እግዚኣብሔር ኣዕረጉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ድሕሪ ጸሎት መልኣከ እግዚኣብሔር ኣብ ዘስምዕዎ ቃል ሰላምታን ምሕጽንታን ንምእመናን ጸሎተ መቁጸርያ ክጽልዩ ዳግም ጻውዒት ኣቕርቡ። ብፍላይ ምእንቲ ቅድስቲ መሬትን ምእንቲ ንጹሓት ግዳያት ዓመፃን ንጸልበሉ። በቲ ንቅዱስ ፍራንቸስኮ ዘኣሲዚ እተወፈየ ብዙሕ ተበግሶታት ከም እትሓጐሱ ገለጹ። ብዛዕባ እቲ ድሕሪ 10 ዓመት ምእዋጅ ናይ ፍቕሪ ሃሴት ኣብ ሃገረ ቫቲካን ሲኖዳዊ መመያ ብዛዕባ ስድራ ቤት ክካየድ ምዃኑ ዳግም ኣወጁ። ርእሰ ሊቃነ ጳጳሳት ደድሕሪ እቲ ካብ ሃዋርዩ መስኮት ቅድስቲ መንበር ዘዕረግዎ ጸሎት መልኣከ እግዚኣብሔር ውግኣት ደው ክብልን ሰላም ክህነጽን ጻውዒት ኣቕረቡ። ከምቲ ኣብ ዝቐረባ እዋን ናብ ሉርድስ ኣብ ዘካየድዎ ምብጻሕ ዝገበርዎ ንዅላቶም ምእመናን ኣብ ዓለም ሰላምን ሓድነትን ምእንቲ ኽሰፍን ጸሎት መቝጸርያ ክጽልዩ ተማሕጸንዎም። ምስቶም ድሮ ነዚ ጻውዒት ምላሽ ብምሃብ ቈልዑን ሕፃናትን ዝገብርዎ ዘለዉ ተበግሶ ክሓብሩ እውን ተማሕጸኑ። እዚ ተበግሶ እዚ ጸሎተ መቝጸርያ ዘዕርጉ 1,000,000 ሕፃናት ዝተሰሜ ኾይኑ በቲ ነተን ኣብ ሽግርን ጸገምን ዝርከባ ኣብያተ ክርስቲያን ዝሓሊ ማሕበር ግብረ ሰናይ እተነቓቕሐ ተበግሶ እዩ። ንዅሎም እቶም ኣብ ብዙሕ ክፋላት ዓለም ኣብዚ ጸሎት ዝሳተፉ ኣወዳትን ኣዋልድን ብምሉእ ልበ የመስግኖም። ህዝብታት ካብ መዓት ኲናት ሓራም እንቲ ኽወፁ ኲላትና ኣብነቶም ንስዓብ። ናብ ኣማላድነት ቅድስቲ ድንግል ማርያም እውን ንጸሊ። ብፍላይ ምእንቲ ቅድስቲ መሬትን ምእንቲ ንጹሓት ግዳያት ዓመፃን ንጸሊ ክብሉ ቅዱስነቶም ጻውዒት ኣቕረቡ። እዚ ተበግሶ ኣብ መጀመርታ ወርሒ ጥቅምቲ ምስ ርእሰ ሊቃነ ጳጳሳት ኣብ ስፍራት ኣኽልተ ሃገረ ቫቲካን ተጀሚሩ። ክሳብ ዕለ 7 ጥቅምቲ ኽብረ በዓል ቅድስቲ ድንግል ማርያም ዘመቁጸርያ ድማ ክቕጽል እዩ። እዚ ድማ ኣብ እተፈላለየ ኣህጉራት ዝርከባ ሰበኻታትን ኣብያተ ትምህርትን ማሕበረሰባትን ከምኡውን ስድራ ቤታት ነዚ ፍሉይ ዕላማ ንምውፋይ ዝበቅዕ መዓልቲ ንኽመርጹ የኽእሎም ኣሎ። ርእሰ ሊቃነ ጳጳሳት ልዮን ብምኽንያት 10 ዓመት ዝኽሪ ሰነድ ናይ ፍቕሪ ሃሴት ማለት ናይታ ብርእሰ ሊቃነ ጳጳሳት ፍራንቸስኮ ድሕሪ ሲኖዳዊ ጉባኤ ብዛዕባ ስድራ ቤት ዝተኣወጀት ሓዋርያዊ ምዕዳን ኣብ ዝቕጽል ረቡዕ ዕለት 7 ጥቅምቲ ንሓደ ሰሙን ዝቕጽል ኣኼባ ክካየድ ምዃኑ እውን ኣፍሊጦም። ኣብ ናይ ጉባኤ ኣዳራሽ ጳውሎስ ሻድሻይ ምስ መራሕቲ ምብራቃውያን ኣብያተ ክርስቲያንን ኣቦታት መናብር ጉባኤታት ጳጳሳት ኣኼባ ብምክያድ ነዚ ኣብዚ ዘመን እዚ ዘሎ ኩነታት ስድራ ቤት ንምግምጋም ሲኖዳዊ መመያ ክካየድ እዩ። እቲ ኣኼባ ካብ 5 ኣህጉራት ዝመጹ ጳጳሳትን ምርዕዋት መጻምድትን ዘካፍልዎ ምስክርነት ዘጠቓልል ድማ ክኸውን እዩ። ኣብዚ እዋን ዓሚቝ ለውጢ ድምፂ ቤተ ክርስቲያን ንምስማዕ ከምኡውን ነቲ ኣብ ዝሓለፈ 10ታት ዓመታት ኣብ እተፈላለየ ኩነታት ዘጋጥም ዘሎ ውድቀት ንምምማይን ንምርጫታት መውስቦ ንምሕዳስን ንምድልዳልን መንገድታት ንምርካብ ኣጋጣሚ ክኸፍት እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዚ ኣጋጣሚ ከምዚ ዝስዕብ ክብሉ ገሊጸምዎ ይርከቡ። ሎሚ ኣብ መንጎ ስድራ ቤታትን መንእሰያት ወለዶታትን ወንጌል ንምስባኽ እንታይ ስጉምትታት ክውሰድ ከም ዘለዎ ንምፍላጥ ናይ ሲኖዳዊ መመያ እዋን ክኸውን እዩ። ነዚ ዕዮ እዚ ኸዓ ብጸሎትኩም ከተሰኒይዎን ልዕሊ ዅሉ ድማ ነቶም ብሓገዝ ኣምላኽ ምልክት ተስፋ ዝኾኑ ዘለውን ንቤተ ክርስቲያንን ንሕብረተሰብን ብዋጋ ዘይሽንሸን መዝገብ ዝኾኑ ስድራ ቤታት ብሕድሪ ኣወፍዮም ኣለኹ በሉ። بدحرزي قدوس أبونا على تزخر مبل شمون تميت عامد قدوس فرانشيسكو مخوانو بمذكار كم تياب استمهرو أم زكافلو مؤمنان داقم قدوس فرانشيسكو كمار آيا غيروم كسعبو تمحصنو بتي أبا سيزي بتساتفو لعلو سبا سلطان منغست إيطاليا تقبره حيالو ناي زخر تبقسوتات كم التحقسو انقلسو فلوي سلام تان كقربو دما نتوم نملختي سلام قدوس فرانشيسكو زاسفحو زلو أب أسيزين فولينو ننزركبو أكاير تراديو أما تروون سلام بلو مالخو بمبال زازمو كبراتن كبرانن سماعتنا زي زينا فاتيكان إيو زحالف قدام على السلسة تكم تدحر قطري أبتي أب سفرا تاخلتها غر فاتيكان زركب بعد مريم لوردس مستوما بهاجر فاتيكان زعيو جوجيلا جندار مري ابزا عرق مسوات قداسي رسالي كان باباسات ليون اموناتن استو عالتن كخونو تماهز انوام سلطان ابرهان ونجيل تمسريتو لعلو خلو نقالوت اب معقابن نايمس ناين كئلات كم زقلات اقلحو مقلقال معقاب كم اون مكلخال زن سلستا قصتا تزياتن نمنفسن علامان تصمدون نايزيز حالة فقدام على السلستة تكم تدحر قطري اب سفراء تخلط فاتيكان اب بعد مريم لوردس برسالي كان باباسات اب زعرق مسوات قداسي نمكفال نزتا اكبو مؤمنان نايزة كافل واسطن تنوك علاملاخ ارستيان زنبرا رسالي كان باباسات ليون نزوم ابالات عقب تسطتا هاجر فاتيكان اب زكافل وسبكت كالاملاخ سرحتيناتات قرات وين قويتانا مخانون بمملكات يوم زستنتنو الزخانتي نبوتاتاتن افدقيتاتن هنساتاتن لعلوخو اللوغن ندك سبات نايم كنخان زتوهبوم حدري زملكتي يوزنبرة حاليوت حدا كابتي مللي بحرياتهم كم مخانون افتفلالي كنتات كر ازلوون اخبروت زمنشون اقداس عماميو نخالوت بتحت النام بتوفاينتن بمستوعالن نمسمعن نمسنناين نايم عقاب بدهو كم مخانو استنتنو سلطان ابرهان ونجيل تمسريتو لعلو خلو بميزاناون صنعن اخبروت نايم عقابن نايم اسمعن نخالوت نايم اسعابن ابزلوو كلت كم زقلس استمهارو رسالي كان باباسات اسعيبهم كل ساع ناب املاخ كتمتون معالتتاتو من اقل قلوتو من نعاو بحدري كوفيو دما تاوعي تقربو لهم بنصورن بسلاماوي لبن كمالال سوزخ لهم سلام املاخ اندقنا كرخبو دما التبابعوهم اما اكل هيوتو من اقل قلوتو من لوهات بخمي كمزقلت سمهرنا يسوس كريستوس كخوون كمزلوون بتحتنا ايدن اي تتحاحيزنا خن كايدن بمحرات لبي تالقان مئتاو تبعات زلوو سلطان كخوون كمزلوون الزخاخرو رسالي كان باباسات كمزقلتو سناي التمهار لبن اعمرون مقلتنا حادة جندار مري كمخانون اتوم نخالوت زعقبو سبات قدم قدادم اوشت ام حقن فتحن حياونتن اخبروتن كحلو كمزلوهم قلتو ازي تلقو ام نقوحات كخونو زحات تتقوان تخونه نابز عبايا نقر كمتتصوعو نقزار اسوموون بتنقاق كحلو كمزتتصوعو عمل كتلوم لبوم كيترر ناملاخ واترو ازوزاتن نخالوت كا اقالبو زمل ام انتو كخونون كموون حلنا أم كحلو وكمزلو ومعدوهم حلنا بنصحنا من انتخ عقب بحلنا من انتخ تكتصلوون نحلنا خوم كتحلوون نفس وكف سب تقبالنات كمزرخبن كمز تدقفن بمرقاز نبينهم كمزلو كوينو خيسمعو من أمنغو أم زلو حوونات كحلو دما معدوهم رسالي كان باباسات مدم دمتا ناب قدوس ميكايل لك املايك تطبقا عقب تسطتها غر فاتيكان نزفلوي حلافنت زي بحدري اوفيو نتوم نبزوح عمتات زقلقلو كمون نتوم بتعلتتيا محلا اوم زفتصمو عصرتو حموش تحدش تابالات نمن كقلقلو كم زمرسون تلخو ام كتو كي رسعون التبابعوهم ويتانان مدحانينان يسوس كريستوس اقلقلوتهم كنقاقح بمفقاد أموناتن أستو عالتن كخونو خاا التبابعوهم
1: ናይ ቅዱስ መንበር ጸሓፊ ካርዲናል ፔትሮ ፓሮሊን ለሪፑብሊካምስ እተሰሜና ኢጣልያ ዕለቶ ጋዜጣ ብዘካይዶ ቃለ ማሕትት ኣብ ቃዛ ዩክሬይንን ኢራንን ህዝቢ ይሳቀ ኣሎ ኪየቭ ንርእሳ ናይ ምክልኻል መሰል ኣለዋ ሰላም ናብ መሰረታዊ ሰብኣዊ ክብርታት ምኽባር ይጠልብ ዝብል ሓሳብ የጉልሑ ካርዲናል ፔትሮ ፓሮሊን ጸሓፊ ቅዱስ መንበር ካብቲ ኣብ ኒውዮርክ ዝተካየደ ሓፈሻዊ ባይቶ ሕብረት ሃገራት ተሳቲፎም ድሕሪ ምምላሶም ምስላ ሪፑብሊካምስ እተሰሜና ኢጣልያ ዕለቶ ጋዜጣ ዕለት ሓደ ጥቅምቲ ኣብ ዘካይድዎ ሰፊሕ ቃለ ማሕትት ከምቲ ኣብቲ ሓፈሻዊ ሓደ ጉባኤ ዘስምዖም መደረ ኣብ ሓያሎ ብዓመፅን ግጅትን ዝተሓሰዩ ከባቢታት ዓለም ዘሎ ኩነታት ብምድህሳስ ውግኣት ምውዳእ ኪኖ ስነ ሞጎት ዕብለላን ንዘይ ማዕርነት መወዳእታ ምግባርን ምኻደ ከም ዘድሊ ዘስመርሉ ሓሳብ ደጊሞም የጉልሑ ካርዲናል ፓሮሊን ኣብቲ ዘካይድዎ ነዊሕ ቃለ ማሕትት ብዛዕባ ቅልብላው ብዝሓጎናውነት የስተንትኑ ሰፊሕ ኣሉታዊ ኣረኣእያ እዚ ኣብ ሕቡራት ሃገራት እውን ከይተረፈ ብጭቡጥ ይንፀባረቀ ኣሎ እዚ ከምዚ ኢሉ እናሓለወ ካብቲ ምትእኽኻበቲ ኣዝዩ ዝጎልሐ ሓደ እወታዊ ጉዳይ እንተሓለወ ናብ መትከላት ኣህጉራዊ ሕጊ ምምላስ ዝብል ፃውዒት ምዃኑ የመላኽቱ ከምቲ ርእሰ ሊቃነ ጳጳሳት ኢሉ መበል 14 ኣብ ጉሮም ሰብኣውነት ዘርእስትዖ ድማ ልእኽቶም ዘግልሕዎ መሰረታዊ ሰብኣዊ ክብርታት መሊሶም ብኣድማሳዊ ደረጃ እንተተሓቂፎም ኩሎም ኣብ ኣህጉራዊ ጉዳያት ዝነጥፉ ድማ ኣብ ፖለቲካዊ ድሌታቶም ዳግማ ማይ ምዘረጋግፅዎ ክኸውን ዝኽእል እዩ ምጥፋእ ሓደ ሕዳዊ ምትእምማን ቀንዲ ጠንቂ ናይ ዝቕልብሎም ምዃኑ ብምምልካት ብመንፅር ዝቕየር ንኣድማዕነት ህሉ መሓውራት ክግምግም ዝኽእል መስርሕ ቀጻሊ ፅገና ጥራይ እዩ ዝተሓደሰን ንዕላማ ዝምጥንን ብዙሓ ጎናውነት ምትእስሳር ክምፅእ ዝኽእል ይብሉ ካርዲናል ፓሮሊን ናብ ኩነታት ውሽመት ዓረብ ምልስ ቢሎም ልዕሊ ኩሉ ሰላማዊ ህዝቢ ዝኸፍሎ ዋጋ ብዕሙቀት ዘሰክፍ ምዃኑ ብምምልካት ዝተኻይዱ ምዝርራባት ነባረ ፍታሓ ከምፅእ ከም ዘይከኣለ ኣብ ግምት ብምእታው እቲ ዝካየድ ዘሎ ዘይቀጥታዊ ርክባት ብቀረባ ይከታተልዎ ከም ዘሎ ድማ ሓቢሮም ናብቲ ኣዝዩ ከቢድ ኮይኑ ዝቕፅል ዘሎ ሰብኣዊ ኩነታት ቃዛ ኣቕኒዖም ንኣስታት ሽሕ ተምሃሮ ዝቕበል ቤት ትምህርቲ ፓትርያርክ ላቲናዊ ርእሰ ሰበኻ ኢየሩሳሌም ዳግማይ ከም እተኸፍተ እዚ ድማ ተኣምር ብልካ ክትገልፁ ዝከኣል ምዃኑ ብምግላፅ ቤተ ክርስትያን ንኩሉ ከተቅርቦ ናይ እትደልዮ ምልክት ተስፋ እውን ምዃኑ የስተብኽሉ ኣብ ዩክሬን ዘሎ ኩነታት ናይ ብሓቂ ከቢድ መዓት ምዃኑ ካርዲናል ፓሮሊን ገሊፆም ገና ከምዘየብቅዐን እዚ ዝቐርብ ዘሎ እዋን ክረምቲ ንህዝቢ ገዛእ ርእሱ ናይ ምክልኻል መሰሉ ክነፍግ የብሉን ቢሎም ማዕረ ማዕርዩ ድማ ፀቦታት ኣብ መወዳእታ መብፅሕ ኣድላይ ምዃኑ ኣጉሊሖም ስለዚ ድማ ቅዱስቲ መንበር ቁልጡፍን ኩሎ መድያውን ኣድማዕኒ ተኽሲ ዶው ንምባል ዝዓለመ ኩሉ ተበግሶ ከም እተተባብዐ ደጊሞም ይገልፁ ቫቲካን ብዝኾነ ይኹን መገዲ ክትሓግዝ ድልውቲ ምዃና ደጊሞም ብምረገጋፅ ንፁሓት ሰባት ዝቃትሉ ዘለዉ መጥቃዕትታት እናሓየለብ ዝኸደሉ ዘሎ እዋን እቲ ልዕሊ ኩሉ ስክፍትኣ ንኣህጉራዊ ሕጊ ብጥብቂ ምኽባር ምዃኑ ኣስሚሮም ንነዊሕ እዋን ዝፀንሕ ፍታሕ ኣብ ኤውሮፓ ንፀጥታን ምትሕበባርን ዳግማይ ተወፋይነት የድሊ ኢሎም ድሕሪ ልዕሊ 3 ዓመት እቲ ኣብ ሱዳን ዘሎ ግጭት ዘባዊ ይኸውን ከም ዘሎ ኣብ ኢጣልያ መንበረ ጥበብ ትሪየስተ ናይ ስነ ኣህጉራዊ ዝምድናታት መምህር ፌደሪኮ ዶኔሊ ሓቢሩ እዚ ብተሳትፎ ዝተፈላለዩ ዘባውያንን ኣህጉራውያንን ናይ ደቂ ተዋሳእቲ ዝጓሃሃር ኮይኑ እቲ ሰብኣዊ ህፁፅ ኩነታት እናኸበደ ከም ዘሎን ኣብ መንጎ ሰራዊት ሱዳንን ናይ ቅልጡፍ ደገፍ ሓይልታትን ብዝካየድ ዘሎ ዓመፅ 14 ሚልዮን ሰባት ከም እተመዛበሉ ፀብጻባት ውድብ ሕቡራት ሃገራት ተጠቂሱ የመላኽት እቲ ኣብ ሱዳን ዝካየድ ዘሎ ኩናት ናይ ውክልና ውግ ጥራሕ ዘይኮነስ በብቕሩብ ዞባዊ ግጭት ዝኾነ ዝተፈላለዩ ግዳማዊ ተዋሳእቲ ብቐጥታ ይኹን ብተዘዋዋሪ ንናይ ገዛእ ርእሶም መርበባት ፅልዋ ዝድግፍሉ ኩናት ሓድሕድ ምዃኑ ኣብ ኢጣልያ መንበረ ጥበብ ትሪየስተ ናይ ስነ ኣህጉራዊ ዝምድናታት መምህርን ኣብ ዋሽንግተን ኣብ ዝርከብ ማእከል ዊልሰን ተመራማርን ፌደሪኮ ዶኔሊ ነቲ ዕለት 15 ሚያዝያ 2023 ዓመተ ምሕረት ኣብ ሱዳን ዝተባርዐ ግጭት ብምትንታን ካብኡ ድማ ናይ ተፈጥሮ ፀጋታትን ንግድ ኣፅዋርን ደቂ ሰባትን ዝምልከት ሓቀይና ስግረ ሃገራዊ ቁጠባታት እናገደደ ዝኸይድ ዘሎ ኩናት ምዃኑ ንዜና ቫቲካን ኣብ ዝሃቦ መግለፂ የስተብህል أب مونغو جنرال عبد الفتاح البرهان زمرح سراويتن بجنرال محمد حمدان داقالو زمرح حيلثات كلطف داقفن نلعي سلست عمتات زكايل زول عمتن دماوي قجتن أبزو وانزي أب تقار ساكتما دوب دارفورن أب معرابا وكفالة حاقرك أند أردي نقص والتحدرات زقون الزوبة نيالا اون مدكات يغطل مهلاو بمملكات ابتا ابزحالة في عمد سراويت سودان كاب حيلتات كلتف داقف داقماي زمنزعة رأسا كتما معكلاي مبراق اقزات الجزيرة واد مداني اون مدكاتي كمز تفتسامة يقول لحن اتي ازيو اقداس دما كوردوفا سمن دوبوبن معرابن ابزبل سلسة زباطات ستمقاق الى كوينو يقدس المهلاون ازو دما

ኾነን ኩሉ ኣብ ዳርፉር ዝፍጸም ንጫድ ሳዕብን ዘለዎ እዩ እቲ ቀዳማይ ጽልዋ ሕማቕ ኣጋጣሚ ኮይኑ ብቐጥታ ሰብኣዊ ጉዳይ ዝምልከት ኮይኑ ሎሚ ጫድ ልዕሊ 1.5 ሚልዮን ስደተኛታት ተእንግድ ኣላ ልዕሊ 1.4 ሚልዮን ሱዳናውያን ምዃኖም ድማ ውድብ ሕብራት ሃገራት ይሕብር ካልእ ረቓሒ ይብል ዶነሊ ወሲኹ ዶብ ሱዳን ኣጽዋር ተዋጋቲ ርእሰ ማልን መርበባት ንግድን ዝሓልፈሉ ኣፍ ደገ ስግረ ሃገራዊ ቁጠባ እዩ ከምኡ ውን ምስ ሊብያ ኣፍ ደገ ናይቶም ንትግጭት ዘጓሃህሩ መርበባት ናይ ስነ ምንቅስቃስ መስመር ኮይኑ ኣሎ እንክብል ንዜና ቫቲካን ዝሃቦ መግለፂ ይዛዝም ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس